0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች፣ ይህ የዕለተ እሁድ ነሐሴ 17 ቀን 2018 ዓ.ም ምረት ስርጭታችን ነው። በእያላችሁበት ሰላምታችን ይድረሳችሁ። ኢትዮጵያዊው አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰብሯል። ይህንንና ሌሎች የዕለቱን አበይት ዜና ሊያሰማችሁ ታምራት ዲንሳ እዚህ ጀርመን ቦን ከተማ የሚገኘው የዶቼ ቬለ የስርጭት ስቱዲዮ አብሮኝ ይገኛል። እኔ ልደት አበበ ስርጭቱን በመምራት ለአንድ ሰዓት ያህል አብሬያችሁ ቆያለሁ። ከዓለም ዜና በማስከተል የሚቀርበው የዛሬው የእንወያይ ክፍለ ጊዜያችን ከአንድ ወር በላይ በአዲስ አበባ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ ይሆናል። አድማጮች ስርጭታችንን በሳተላይት በኢትዮሳት በኤንኤስኤስ 12 በ10985 ሜጋሄርስ ሆሪዞንታል DW 08 ላይ ማድመጥ ትችላላችሁ። ትራንስፖንደሩ MEH 01 ወይም EH 01 ነው። በኢንተርኔት DW አምሃሪክ በተባለው መተግበሪያ ወይም በDW አምሃሪክ የፌስቡክ ገጽ እንዲሁም ቴሌግራም እና ዩቲዩብ ላይ በቀጥታ መከታተል ትችላላችሁ። በቅድሚያ ታምራት ዲንሳ የዕለቱን ዜና ሆነ ያሰማናል።
0: የDW ዜና
2: አመሰግናለሁ ለደህ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን ያለም ዋና ዋና ዜና እነሆ። በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አሳፍሮ ሲጓዝ የነበረ ጀልባ ሰጥሞ የስምንት ሰዎች ሕይወት አለፈ። በናይጄሪያ ኒጀር ግዛት ቦርጎ ግዛት ታጣቂ ጂሃዲስቶች ትክክለኛውን እስልምና አስተምሮ አልተከተሉም ባሏቸው ምዕመናን ላይ በፈጸሙት ጥቃት በርካታ ሰዎች ተገደሉ። ባለፈው አርብ በግዛቲቱ በተፈጸመው ጥቃት ከተገደሉት በተጨማሪ በርካታ ሰዎች በታጣቂዎቹ ታግተው ተወስደዋል። የጀርመን ባቡር ሰራተኞች ማህበር በሰራተኞቹ ላይ በሚፈጸሙ ጥቃቶች የመንግስት የህግ ማሻሻያ ካልተደረገ ከመጪው ጥር ወር ጀምሮ ሀገር አቀፍ አድማ እንደሚያደርግ አስጠነቀቀ። ዩክሬን የሩሲያን ወረራ ለመከላከል የሚያስፈልጋትን የ30 ቢሊዮን ዩሮ የገንዘብ ድጋፍ ከአውሮፓ ህብረት እንደምትጠብቅ ፕሬዚዳንት ቮልዶሚር ዘለንስኪ አስታወቁ። ኢትዮጵያዊ አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰበረ። ዮሚፍ ቀጀልቻ አርጀንቲና ቦነስ አይረስ ውስጥ የተካሄደውን የግማሽ ማራቶን 56 ደቂቃ ከ51 ሰከንድ በሆነ ጊዜ በመግባት አዲስ የዓለም ክብረ ወሰን አስመዝግቧል። ዜናውን በዝርዝር። በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አሳፍሮ ይጓዝ የነበረ ጀልባ ሰጥሞ የስምንት ሰዎች ሕይወት አለፈ። ስድስት ሰዎች የደረሱበት አልታወቀም። ከአደጋው አንድ ሰው በሕይወት መትረፉን የገለጸው የሀገሪቱ ቴሌቪዥን የስምንት ሰዎች አስክሬን ከባህር ማውጣቱን ተዘግቧል። በሕይወት የተረፈው ሰው ወደ ደርባ ደሴት ሆስፒታል መላኩን አመልክቷል። ጀልባዋ ወደ ጣሊያን ለመጓዝ ጉዞ እንደጀመረች እንደ የተጠቀሰው የሮይተርስ ዘገባ የጠፉትን ሰዎች ለመፈለግ ሄሊኮፕተርና የባህር ዳርቻ ጠባቂ ጀልባዎች ወደ ስፍራው መሰማራታቸውን ገልጿል። አደጋው የደረሰበት ዛርሲስ የተባለው አካባቢ ወደ አውሮፓ የሚደረጉ ህገወጥ የባህር ላይ ጉዞዎች መነሻ በመሆኑ ከዚህ ቀደም መሰል የጀልባ መስጠም አደጋዎችና የተቃውሞ ሰልፎችን አስተናግዷል። የቱኒዚያ መንግስት ከአውሮፓ ህብረት ጋር 105 ሚሊዮን ዩሮ የፋይናንስ ድጋፍ ህገወጥ ስደትን ለመግታት ስምምነት ቢያደርግም አሁንም ለሰዎች ህልፈት ምክንያት የሆኑ አደገኛ የባህር ላይ ጉዞዎች መቀጠላቸው ነው የሚነገረው። በተጨማሪም የመብት ተሟጋቾች በቱኒዚያ በሚገኙ ስደተኞች ላይ የሚፈጸሙ የሰብአዊ መብት ጥሰቶችና የዘረኝነት ጥቃቶች አሁንም ድረስ አሳሳቢ ደረጃ ላይ መሆናቸውን ገልጸዋል። በናይጄሪያ ኒጀር ግዛት ታጣቂ ጂሃዲስቶች ትክክለኛውን እስልምና አስተምሮ አልተከተሉም ባሏቸው ምዕመናን ላይ በፈጸሙት ጥቃት በርካታ ሰዎች ተገደሉ። ባለፈው አርብ በግዛቲቱ የተፈጸመው ጥቃት ከተገደሉት በተጨማሪ በርካታ ሰዎች በታጣቂዎቹ ታግተው መወሰዳቸው ተሰምቷል። በጥቃቱ የተገደሉ ሰዎች ትክክለኛ አሃዝ በዘገባው አልተጠቀሰም። ከጥቃቱ በኋላ ታጣቂዎቹ በመንገዳቸው ከሌሎች ታጣቂ ቡድኖች ጋር ግጭት ውስጥ መግባታቸውን ተከትሎ ከታጋቾች የተወሰኑት ማምለጣቸውን የፈረንሳይ ዜና አገልግሎት ዘግቧል። ጥቃቱ በምዕራብ አፍሪካዊቱ ሀገር ለ17 ዓመት የዘለቀውና ሰዎችን ማገትን እንደ ዋነኛ ስልት የተጠቀመው የአክራሪዎች አመፅ አካልም ነው ተብሏል። ጥቃቱን ከአይስ ጋር ግንኙነት አለው የሚባለው ላኳራ የተሰኘው ቡድን አሊያም አንሳሩ የተባለው የሀገር ውስጥ ታጣቂ ቡድን ሳይፈጽሙ እንዳልቀረ ተገምቷል። ምንም እንኳ በይፋ ለጥቃቱ ኃላፊነት የወሰደ አካል ባይኖርም በአካባቢው የነበሩ የአይን ምስክሮችና የመንግስት ተወካዮች ጥቃቱ መፈጸሙን አረጋግጠዋል። የጀርመን ባቡር ሰራተኞች ማህበር በሰራተኞቹ ላይ በሚፈጸሙ ጥቃቶች የመንግስት የህግ ማሻሻያ ካልተደረገ ከመጪው ጥር ወር ጀምሮ ሀገር አቀፍ አድማ እንደሚያደርግ አስጠነቀቀ። ማህበሩ ማስጠንቀቂያውን የሰጠው ባለፈው የካቲት ወር አንድ የባቡር አስተናባሪ በተሳፋሪ ጥቃት ከደረሰበት በኋላ ህይወቱ ማለፉን ተከትሎ የጸጥታ ጥበቃ እንዲጠናከር ያቀረበውን ጥያቄ ተከትሎ ነው። ፖለቲከኞች የሀዘን ቃል ከመናገር ባለፈ ተግባራዊ እርምጃ ባለመውሰዳቸው ሰራተኞች በህይወታቸው ዋጋ እየከፈሉ ነው ሲሉ የማህበሩ መሪ ማርቲን ቡርከርት ወቅሰዋል። የአገሪቱ ትራንስፖርት ሚኒስቴር በበኩሉ በባቡር ሰራተኞች ላይ የሚፈጸሙ ጥቃቶች ቅጣትን የሚያጠናክር የወንጀለኛ መቅጫ ህግ ማሻሻያ በዚህ ዓመት ለማጽደቅ እየሰራ መሆኑን አስታውቋል። ሆኖም በቀን በአማካይ 8 ሰራተኞች ላይ ጥቃት እንደሚደርስባቸው የጠቀሰው የሰራተኞች ምክር ቤት ህጉ በፍጥነት ካልጸደቀ የሥራ ምርሃ ግብሮችን እንደማይቀበል አስታውቋል። የባቡር ሰራተኞችን መከላከል የሚያስችለው ህግ በፖለቲካ ውሳኔ መዘግየት ምክንያት በአገሪቱ የትራንስፖርት እንቅስቃሴ ላይ ሙሉ መስተጓጎል እንዳያስከትል አስግቷል። ዩክሬን የሩሲያን ወረራ ለመከላከል የሚያስፈልጋትን የ30 ቢሊዮን ዩሮ የገንዘብ ድጋፍ ከአውሮፓ ህብረት እንደምትጠብቅ ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁ። ፕሬዚዳንቱ ዛሬ ኪየቭ ውስጥ በሰጡት መግለጫ ገንዘቡ በተለይ በወታደራዊ በጀቱ ላይ ያጋጠመውን የ27 ቢሊዮን ዶላር ጉድለት ለመሸፈን ይውላል። የወታደሮችን ደሞዝ መክፈልን ጨምሮ የሟች ወታደር ቤተሰቦችን ለመካስና ለጦርነቱ ወሳኝ የሆኑትን ድሮኖች ለማምረት ገንዘቡ እጅጉን እንደሚያስፈልጋቸው የገለጹት ፕሬዚዳንቱ ገንዘቡን ለማግኘት ከፈረንሳይና ጀርመን መሪዎች ጋር እየተነጋገሩ መሆናቸውን ገልጸዋል። በሌላ በኩል ዜሌንስኪ የወቅቱን የጦር ግንባር ሁኔታ አስመልክቶ እንዳሉት የዩክሬን ጦር በዚህ ዓመት 820 ካሬ ኪሎ ሜትር መሬት ማስመለስ ችላለች። ነገር ግን ሩሲያ በበኩሏ ተጨማሪ 990 ካሬ ኪሎ ሜትር የዩክሬን ግዛት መቆጣጠሯን አልካዱም። እንደዚያም ሆኖ ግን እስከ ዓመቱ መጨረሻ በሩሲያ እጅ የሚገኙ ተጨማሪ ግዛቶችን እንደሚያስመልሱ እምነታቸውን ገልጸዋል። በፕሬዚዳንቱ የቀረቡትን የግዛት ማስመለስ አሃዛዊ መረጃዎች በተናጥል ማረጋገጥ አለመቻሉን የጀርመን ዜና አገልግሎት ዲፒኤ ዘግቧል። ይህ ዶች ቬለ ነው። አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰበረ። ዮሚፍ ቀጀልቻ አርጀንቲና ቦነስ አይረስ ውስጥ የተካሄደውን የግማሽ ማራቶን 56 ደቂቃ ከ51 ሰከንድ በሆነ ጊዜ በመግባት አዲስ የዓለም ክብረ ወሰን ማስመዝገቡን ዓለም አቀፉ የአትሌቲክስ ማኅበር አስታውቋል። ዮሚፍ ቀደም ሲል በዩጋንዳዊው አትሌት ጃኮብ ኪፕሊሞ ተይዞ የነበረውን የርቀቱን ክብረ ወሰን በ29 ሰከንዶች ማሻሻል ችሏል። ይህም ድሉ አትሌቱ ቀደም ሲል በስፔን ቫሌንሲያ አስመዝግቦት የነበረውንና በሂደት ተወስዶበት የነበረውን የርቀቱን ክብረ ወሰን መልሶ የራሱ ማድረጉን አስታውሷል። አትሌት ዮሚፍ ቀጀልቻ በቅርቡ በለንደን ማራቶን ለመጀመሪያ ጊዜ በተሳተፈበት የማራቶን ውድድር ከሁለት ሰዓት በታች በመግባት ለራሱም ሆነ ለሀገሩ ታሪክ መስራቱ ይታወሳል። ዮሚፍ በለንደን ማራቶን ርቀቱን ኬንያዊውን አትሌት ሰባስቲያን ሳዌን በአንድ ሰዓት ተከትሎ በአንድ ሰዓት ከ59 ደቂቃ ከ41 ሰከንድ በማጠናቀቅ በታሪክ ከሁለት ሰዓት በታች መግባት የቻለ ሁለተኛው ሰው መሆን ችሏል። ዮሚፍ በአጭር ጊዜ ውስጥ በግማሽ ማራቶንም ሆነ በሙሉ ማራቶን ያስመዘግባቸው ድንቅ ውጤቶቹ የኢትዮጵያውያን የረዥም ርቀት የበላይነት ያደሱና በዓለም አትሌቲክስ ታሪክ ውስጥ አዲስ ምዕራፍ የከፈቱ ሆነዋል። ይህ ዶች ቬለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁም። በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አሳፍሮ ይጓዝ የነበረ ጀልባ ሰጥሞ የ8 ሰዎች ሕይወት አለፈ። በናይጄሪያ ኒጀር ግዛት ቦርጉ ታጣቂዎች ትክክለኛውን እስልምና አስተምሮ አልተከተሉም ባሏቸው ምዕመናን ላይ በፈጸሙት ጥቃት በርካታ ሰዎች ተገደሉም። የጀርመን ባቡር ሰራተኞች ማህበር በሰራተኞቹ ላይ የሚፈጸሙ ጥቃቶችን በተመለከተ የመንግስት የህግ ማሻሻያ ካልተደረገ ከመጪው ጥር ጀምሮ የሀገር አቀፍ አድማ እንደሚያደርግ አስጠነቀቀ። ዩክሬን የሩሲያን ወረራ ለመከላከል ያስፈልገኛል ያለችውን የ30 ቢሊዮን ዩሮ የገንዘብ ድጋፍ ከአውሮፓ ህብረት እንደምትጠብቅ ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁ። አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰበረ። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዜናው ታምራት ዲንሳን አመሰግናለሁ። ከአንድ ወር በላይ በአዲስ አበባ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ትናንት ነሐሴ 16 ቀን 2018 ዓ.ም መጠናቀቁን ኮሚሽኑ አስታውቋል። ከተለያዩ የሀገሪቱ ክፍሎች የተወከሉ ከ4000 በላይ ሰዎች ያሳተፈው ይህ ምክክር የአዲስ አበባን ጉዳይ ጨምሮ በ8 ዋና ዋና አጀንዳዎች ሲመክር መቆየቱ ተገልጿል። ኮሚሽኑ እንደገለጸው 4000

0: ጤና ይስጥልን። የኢትዮጵያ ብሔራዊ የምክክር ኮሚሽን ላለፉት 4 ዓመታት አወዛጋቢ ናቸው የተባሉ ሀገራዊ ጉዳዮችን በተለያዩ የሀገሪቱ ክፍሎችና በውጭ ሀገራት ከሚገኙ ኢትዮጵያውያን አጀንዳዎችን ሲያሰባስብ ቆይቷል። ከሐምሌ 8 ቀን 2018 ዓ.ም ምረት ጀምሮ ደግሞ የአዲስ አበባን ጉዳይ ጨምሮ በለያቸው 8 ዋና ዋና የምክክር አጀንዳዎች ላይ ውይይት ሲያደርግ ቆይቶ በሳምንት ምክክሩ ወደ መጠናቀቂያው ምዕራፍ መቃረቡን ኮሚሽኑ ገልጿል። ኮሚሽኑ በተደጋጋሚ በሰጠው መግለጫ በቀረቡ አጀንዳዎች ላይ በገለልተኝነትና በነጻነት ጠንከር ያሉ ምክክሮች እያከናወነ መሆኑን አመልክቷል። ይሁንና ውይይቱን አብንን ጨምሮ ከተለያዩ ተቃዋሚ የፖለቲካ ፓርቲዎች ትችት ቀርቦበታል። እነዚህ ተቃዋሚ የፖለቲካ ፓርቲዎች በኮሚሽኑ ነጻነት፣ ገለልተኝነትና አሳታፊነት ላይ ጥያቄ ሲያነሱ ተስተውሏል። ምክትል ኮሚሽነር ሂሩት ገብረስላሴ ሰኞ ዕለት ስለአጠቃላይ ሂደቱ በሰጡት መግለጫ በመከከሩ ሂደት ከውጭም ሆነ ከውስጥ ምንም አይነት ተጽኖ አለመደረጉን ገልጸዋል። የኮሚሽኑን ስራ የፖለቲካ ፓርቲዎች፣ የሲቪክ ማህበራት እንዲሁም የውጭ ሰዎች እንደተመለከቱትም ተናግረዋል። በሌላ በኩል ኮሚሽኑ የሀገሪቱን ችግሮች በመከከር ለመፍታት የሚያደርገውን ሀገራዊ ጥረት በበጎ የሚያዩ እንዳሉ ሁሉ በኮሚሽኑ አጀንዳ ማሰባሰብ ያልተካተቱ አካባቢዎችና ያልመከሩ የህብረተሰብ ክፍሎች በመኖራቸው የታለመለትም ብሔራዊ መግባባት እንዲሁም ዘላቂ ሰላምን ያመጣል ወይ የሚል ጥያቄ የሚያነሱም አሉ። የዛሬው የንዋይ ዝግጅት በአጠቃላይ በኮሚሽኑ የምክክር ሂደት እንዲሁም በኮሚሽኑ ምክር ሐሳቦች ተፈጻሚነት ላይ ያተኩራል። በዚህ ውይይት 4 እንግዶችን ጋብዘናል። አቶ ባይሳው አቆያ ዲፕሎማትና ዓለም አቀፍ የህግ ባለሙያ ከስዊድን፣ ዳኛ ፍሬ ህይወት ሳሙኤል የህግ ባለሙያና ህገ መንግስታዊ ተቃርኖች በሚልም በኢትዮጵያ ህገ መንግስት ላይ መጽሐፍ የጻፉ ባለሙያ ናቸው። ከአሜሪካ አቶ አንዷለም በእውቀቱ የህግ ባለሙያና የኢትዮጵያን ፖለቲካ በቅርበት የሚከታተሉ የህግ ባለሙያ ናቸው። ጋዜጠኛ ገበያው ንጉሴ አንጋፋ የዶቸ በለ ጋዜጠኛ ነው። በሰሞኑ ሀገራዊ ምክክር ላይም ተጋብዞ ተሳትፏል። እንግዶች በውይይቱ ለመሳተፍ ስለፈቀዳችሁ ከልብ አመሰግናለሁ።
1: እናመሰግናለን።
0: መልካም። እንግዲህ ያው መግቢያ ላይ እንደጠቀስኩት ኮሚሽኑ የ4 ዓመት ሂደቱን ሊያጠናቅቅ ተቃርቧል። እንግዲህ ወይ ይሄ ውይይት ካደረግን በኋላም ሊጠናቀቅ የሚችልበት ሁኔታ ይኖራል። የሆነ ሆኖ መጨረሻው ምዕራፍ ላይ መድረሱን አስታውቋልና ግን በምክክር ሂደቱ ላይ ብዙም ይፋ የሆኑ ሰነዶች የሉም። እኛም አሁን የምንነጋገረው የስሚ ካልሆነ በኮሚሽኑ በኩል ማጠቃለያ የሆኑ ምክር ሐሳቦች በይፋ አልወጡም። እንደው እናንተ ምንድን ነው ያላችሁ መረጃ የዚህን የአንድ ወሩን ውይይት በተመለከተ? አቶ ባይሳ ከርሶ ልጀምር።
1: እኔ በዚህ ጥያቄ ላይ ብዙ ጊዜ መልሼ እንዳወራው ትልቁ ችግራችን ምክክር ኮሚሽኑ ራሱ የተቋቋመበትን ዓላማ በግልጽ አለማወቅ ይመስለኛል። ይሄ ደግሞ የመጣው ራሱ ኮሚሽኑ ስለ ማንነቱ በሚገባ መንገድ ለህዝብም አልገለጸም፣ ህዝቡም እስከዛ ድረስም አልተረዳውም። ራሱ ምክክር ምን እንደሆነ በታሪካችን ታይቶ ስለማይ ታወቅ ሰዎች ወዲያውኑ ያገናኙት ድርድር በመንግስትና በተቃዋሚ ኃይሎች መካከል ድርድር ተፈጥሮ ሰላም እንድትፈጠር ነው። ትልቁ ችግራችን ዛሬ ሰላም እጥረት ስለሆነ ይህንን ሰላም ያመጣል ተደራድሮ የሚል ነገር ነበር እና ያ ነው ለእኔ ትልቁ ችግር። እኛ አሁን የሚወያዩበትን ነገር ኋላ እንመለስበታለን። ያ ችግር ሳይቀረፍ የህዝቦች ኤክስፔክቴሽን በጣም ትልቅ ነበረ። አንደኛ 4 ዓመት ለምን ፈጀ የታወቀ ነው ችግሩ እኮ። ተቃዋሚዎች በአንድ በኩል አሉ፣ መንግስት አለ፣ እስካሁን ድረስ ለምን ቆየ ና ለምንፈጀበት ይላል ብዙ ሰው። ሲያዩ ደግሞ ምንም አያደራድርም። እንዱ ስታይ ትልቁ የተቋቋመ ዓላማ የፖለቲካ ስልጣንን በተመለከተ መንግስትና ተቃዋሚ ኃይሎች የሚገናኙበትን መድረክ ለማመቻቸት አስመስሎ ቀረቡ። ይህ ትልቁ ስህተት ይመስለኛል፣ እጅግ በጣም ትልቅ ስህተት። የምክክር ኮሚሽን በሌላ ሀገርም የተለያዩ ሀገሮች ይታያል። አንዳንድ ሀገሮች ልክ አዎ የፖለቲካ ስልጣንን ተፋላሚ ወገናት መካከል አቀራርቦ አስታርቆ ጊዜያዊ እርምጃ ወስዶ በጊዜያዊ መንግስት ይሁን በሽግግር መንግስት ይሁን በተካፋይነት መንግስት ይሁን ብቻ በተለያየ ዘዴ ችግር ይቀርፋል። በአንድ ሀገር እንደ ሳውዝ አፍሪካ ደግሞ መንግስትና ተቃዋሚን ማህበረሰቡ ውስጥ ስምምነት ኖሮ ለወደፊቱ ደቡብ አፍሪካ ስምምነት ያለባት ግጭት የሚያንስበትን ማህበረሰብ ለመፍጠር ነው አላማው። ስለዚህ የኛ ሞር መቅረብ የነበረበት ምንም እንኳ የጊዜው የሰላም ጉዳይ በጣም አንገብጋቢ ቢሆንም ትልቁ መሰረታዊ ችግር ይህን ሰላም እንድናጣ ያደረገን ምንድን ነው? ይሄ የማንነት ጥያቄ ለምንድን ነው ጎልቶ ወጣ? ወንዱ ስንት ሺህ ዓመት አብረን ኖርን እያለን ኢትዮጵያ ከተፈጠረች ቢያንስ አንድ እንግዲህ ከአጼ ምኒልክ ጀምረን ብናይ ኢትዮጵያ

0: በጠዋት አነሳቸው። ለምንድን ነው ኢትዮጵያኖች ያልተፈጠሩት? በእርግጥ ኢትዮጵያ ህዝብ አለ ወይ? ይህን ተነጋግሮ መሰረታዊ መፍትሄ ማምጣት ሲገባ ሰዎችን የሚያተኩሩት በአሁንም በውይይቱ ላይ እንደምናየው ይሄ የማንነት ጥያቄ በጣም ይጎላል። የማንነቱን ጥያቄ ደግሞ የምናየው ከይዞታ ጋር ነው። ይሄ ርስት ይዞታ፣ ይሄ መሬት የዛሬ 500 ዓመት ቦታው እንደዚህ ይባል ነበረ፣ ስሙ የኔ ህዝቦች ነበሩበት። ይሄ ደግሞ እኛ ቡድን መጥቶ ስሙን ሳይቀይረው እንደዚህ ይባል ነበረ እና ተመልሶ ገድሎ ስሙ ይጠራ ወይ በእኔ አስተዳደር ስር መሆን አለበት። ይሄ አይነት ይዞታ ማንነትና ይዞታን ስናገናኝ፣ በነገራችን ላይ በዓለም ላይ እንደ ኢትዮጵያ አይነት በጣም መጥፎ ባህል ይሄ ርስትና ነው መሬትና ማንነትን ማገናኘት የለም ዓለም ላይ። እንደዚህ ሰዎች በአስተሳሰብ ይጋደላሉ፣ በመሬት ላይ ግን በጣም ኋላ የቀረ ነው። በተለይ ዛሬ ኢትዮጵያ ውስጥ መሬት የመንግስት ነው የግልልም፣ ግን የግሎ የወረስነውን ከዚያ ያመጣነው እንትን ይዘን አሁን የምንጋጨው እሱ ነው እና ብሔራዊ ምክክር ኮሚሽኑ አሁን ያለበትን ግጭት የሚያስተናግደውን የህዝቦች ተስፋ መቁረጥ በኮሚሽኑ ላይ እኔ አይገርመኝም፣ ምክንያቱም ከመጀመሪያውም አልተረዱትም።
1: የህብረተሰቡ አመለካከት በኮሚሽኑ ላይ ያለው ውይይቱ ተስፋ ምናምን ወደኋላ ላይ ስንመጣበት እንደው አሁን ያለውን የዚህ አንድ ወር ውይይት በተመለከተ እንደው ያላችሁን አጠራጠር ያለ መረጃ እንድንለዋወጥ ነው። ሀሳቦትን ያጠቃሉና ወደሚቀጥለው ነጥብ እንድናልፍ አቶ ባይሳ።
0: እኔ በእውነቱ ብዙም መከታተል አልፈለግኩም። ሮንግ ፐርሰፕሽን ላይ የቆመ ስለሆነ ምንም አልጠበቅኩም። ጥሩ ውጤት ያመጣል ብዬ አልጠበቅኩም። ይሄ ውጤት መሆንም ያለበት ነው። አሁን የምናገኘው ውጤት ከማይጠበቅ ፕሮሰስ ስለሆነ ምንም ለውጥ አመጣም። ወደኤቨርድ ውሳኔ ቢወሰድ ለውጥ የማመጣ ምክክር ነው።
1: እሺ፣ ሲዳኛ ፍሬዎት ወደ እርሶ ይሄኑ ጥያቄ ይዤ ልምጣና እንግዲህ የአንድ ወር የምክክር ኮሚሽኑ በሺዎች የሚቆጠሩ ሰዎችን ተሳታፊዎችን ይዞ ሲመክር ቆይቷል እና እንደው ምንድን ነው ያለውት መረጃ? ርቀት ነው ያሉ እንግዲህ ኢትዮጵያዊ መቼም ከሀገሩ ቢወጣ ከሀገሩ ጉዳይ አይርቅም እና ምንድን ነው ያለውት መረጃ እርስዎ?
2: ግልጽ የሆነ ሰነድ ስላልወጣ አጠቃላይ የሀገሪቱን ጉዳይ በቅርበት እንደሚከታተል ሰው የራሴን ምልከታ ከማቅረብ ውጪ በእርግጥ የወጣ ነገር በሌለበት አስተያየት መስጠት ያስቸግረኛል። ግን እኔ የምክክሩ ኮሚሽን ምክክር መደረጉን በአዎንታዊነት ነው የማየው። ይህን ካልኩ በኋላ ግን በተደረገው ውይይት ውስጥ ምን ተብሏል፣ ምን ደረጃ ተደርሰዋል የምለው ነገር ኦፊሻሊ ስላልተገለጸ አሁን ልለው የሚችለው ነገር አይኖረኝም።
1: አቶ አንዱዓለም ይሰማውታል? በዚህ በኮሚሽኑ በአንድ ወር ውይይት ላይ የሚወጡ አንዳንድ ከተሳታፊዎች የሚወጡ መረጃዎች ነበሩ። በዚህ የአዲስ አበባ ጉዳይ ሀገሪቱ ከፓርላማ ወደ ፕሬዚዳንታዊ ትሄድ የሚል የተለያዩ እንትኖች ያው በተለያየ መንገድ ይወጡ ነበር እና እንሰማቸው ነበር እና እንዲሁ አጠቃላይ እርስዎ ያለዎት መረጃ ምንድን ነው?
3: እሺ፣ አመሰግናለሁ። እንግዲህ ኮሚሽኑን መገምገም ስንነሳ በዋናነት እኔ በህግ ባለሙያ የማስበው ከተቋቋመበት አላማ አንጻር መታየት ያለበት ውጤቱም ሂደቱም በዛ መልኩ ይዘን ያለበት ብዬ ማስበው እና ይሄ ኮሚሽን የተቋቋመ አዋጅ ቁጥር 1265/2014 በሚባል አዋጅ ነው። እዚህ አዋጅ ላይ ኮሚሽኑ ሊሰራበት መርሆች እና አላማዎች በሚል የተቀመጠ አለ። አሁን አንዳንድ ጉዳይ ከመርህ አንጻር ራሱ ሲፈተሽ የተነሳ ከዛ ከተቀመጠበት መርህ አፈንግጧል የሚል ከሆነ ያንን እንደ ቅሬታ መቀበል ተገቢ ነው። ለምሳሌ አካታችነት፣ ግልጽነት፣ አማኒነት፣ መቻቻል፣ ምክንያታዊነት እና ገለልተኝነት፣ የአጀንዳ ጥልቀት፣ ብሔራዊ ጥቅም፣ ዲሞክራሲ እና የህግ በላይነትን እና የሀገር ባህላዊ እውቀቶችና እሴቶችን መጠቀምን በመርህ ይዟል። ከዛ አንጻር ነው መገምገም ያለበት። ሁለተኛ ምን ስኬታማ ነው አይደለም ለማለት ራሱ የተነሳበት አላማ መታየት አለበት። እንደሚያሰብ አላማው እዛ አላማነት ያስቀመጠው ለተለያየ ብሔረሰብ ክፍሎች መካከል ምክክር እንዲደረግ ማመቻቸት ነው። ይሄን አላደረገም ወይ ነው ወደሰ ጉዳዮችን መለየት በጣም ፋንዳሜንታል የሚባሉ ሪሶች ላይ ውይይት መፍጠር ነው የሚለው። ውይይቱ አሁን ምክክር ሲባል ከጉድ በውጤትም አይደለም መለካት ያለበት። ምክክር ተችሏል። አሁን ቅድም አቶ ባይ ታታሉት ጋር ትንሽ ማለት ማማው አሁን በአጠቃላይ ግምገማ ላይ ምክክር ማስደረግ መቻል ባይሰልች ለእኔ አንድ ውጤት ነው ብዬ ነው። ምክንያቱም አላማ ተብሎ የተነሰሱ እና ከዚህ አስበንባቸው ማናቃቸውን ነጥቦች እንናገራለን ብለን ባላከብናቸው ነጥቦች ላይ ውይይት መጀመር ራሱ መቻል ስኬት ነው። ስለዚህ ከአላማ አንጻር ከተገመገመ ኮሚሽኑ ሶፋ የሄደበት ውጤታማ ነው። መሰረታዊ የሆነ ጉዳይ የሚያንቀሳቀስ አካል ደግሞ ስህተት መስራቱ የሚጠበቅ ነው፣ መከቸቱ የሚጠበቅ ነው። አጠቃላይ ግን ሀገር እንደሚሄድ ሰው እንደሚከታተል ሳይሆን ኮሚሽኑ ሶፋር ስኬታማ ነው የሆነ ምክክር አስችሏል። ከተለ ላይ ደርሰኩኝ። አዎ ራይ ፓርቲዎች፣ ዲያስፖራ አካላት፣ ቅድመ ወታደሮች፣ የንግድ ተቋማት፣ በጣም ብዙ ሰዎች የተለያየ የሚለውንም አሳክቷል። ከሞላ ጎደል ማለት ነው። ርዕሶች ከአጀንዳዎች ተለይቶ ሁሉ ተደርጉባቸዋል። በዚህ አጀንዳ የምንፈልገው የሚመጣ ላይ በጣም አንድ ነገር ነው። ሶፋር ግን እስካሁን ባለ የምግምገማ ኮሚሽኑ ከሞላ ጎደል ውጤታማ ነው። የሚፈልገው የፖለቲካ ትረት አላገኙ ይሆናል። ከሞላ ጎደል ግን የሚለው ሙሉ ውድቅ የሚደረጋል። ውጤታማ ነው ብዬ ነው።
1: እንደው የፓርቲዎቹን ቅሬታ እንዴት አገኙት? ተገቢ ነው ታማኒ ነው ይላሉ?
3: ፓርቲዎቹ ቅሬታ ያቀረቡት አንዳንድ ነገሮች ሰማለ፣ ቅሬታ ይኖራል። ኮሚሽኑ ይህን ደግሞ መርምሬ ውድቅ አድርጌያለሁ ይላል። ተገቢ ነው አይደለም ለማለት ያህል ፓርቲዎች እያንዳንዱ ባቀረባቸው ጉዳይ እ የፍሬ ነገር እንትን ያስፈልገኛል፣ ድጋፍ ያስፈልገኛል። ግን ቅሬታ ደግሞ የመሰጠን ኮሚሽኑ ሙሉ ሙሉ ድኛ አይደለም ያደረገው፣ ሙሉ ለሙሉ ውድቅ ማድረጉ ነው እንጂ ችግር አለው ብሎ ተያዘ። በአጠቃላይ አንዳንድ ችግሮች መታየታቸውን ግን ተቀብሏል ኮሚሽኑ ራሱ ከመጀመሪያ ጀምሮ ሆኖ እና በጣም ብዙ የሀሳብ ልዩነቶች የማንነት ብዝሃነት ያለበት ሀገር ላይ የሚጠበቅ ነው። ሌሎችም ሀገር የተካሄዱ ናሽናል ዲያሎጎች በዚህ መልኩ ነው ያለበት እና ቅሬታ መቅረቡ ተገቢ ነው። ኮሚሽኑ ደግሞ ያን መርምሮ ምላሽ ሰጥቷል።
1: ገበያው ይሰማሃል?
0: አቤት ይሰማኛል።
1: ገበያው ወደ አንተ ልምጣ። እንግዲህ አንተ ተሳታፊ ነህና ሂደቱን እንዴት አገኘኸው? የውይይቱን ሂደት
0: በቅድሚያ እኔ የተሳተፍኩት ዶቼ ቬሌ ልኮኝ አይደለም፣ ወይንም ደግሞ እናንተን ኮሌጋዎችን ወክዬም አይደለም፣ በግል ነው። እንግዲህ ኮሚሽኑ ስለጋበዘኝ ነው የሄድኩት። እንደተባለው ሲሄድ እንግዲህ እኔ ብዙ እንትኖች ግርታዎች ነበሩኝ። ምንድን ነው የሚደረገው? በመጀመሪያ ደረጃ ስምንቱን አጀንዳዎች አይቼ እነሱ በትክክል ባለፉት አመታት ያሉ ጥያቄዎች የችግሮቻችንን ምንጮች እና በእነዚህ ጉዳይ ላይ መፍትሄ ማበጀት መፍትሄ ሊፈጥር ይችላል የሚል እምነት ስለነበረኝ በአጀንዳዎቹ ጥሩ ናቸው በሚል ነው። ከዚያ በኋላ ግን እንዴት ነው የሚካሄደው? እንደተባለውም የኮሚሽኑ ገለልተኝነት ስነ ዘዴው ምንድን ነው? ይሄን ያህል 4000 ሰው በምን በምን መልክ ነው የሚያወያዩት? ግልጽነቱና እዛ ውስጥ ያሉ ነጻነቱ ምን ያህል ይሆናል የሚለው እንትን እያሳሰበኝ ነው ወደ ስብሰባው የሄድኩት። እንደደረስኩም በትክክል የብዙ ሰው ጥያቄ ነው የነበረው ይሄ እና መጀመሪያ ደረጃ ያየሁት ኮሚሽኑ ስልጠና ነው የሰጠው ስነ ዘዴዎቹን አስመልክቶ፣ እንደገና ደግሞ ኮድ ኦፍ ኮንዳክት በውይይቱ ጊዜ ተወያዮች ሊከተሏቸው የሚገቡ ስነ ምግባሮች፣ የውሳኔ አሰጣጥ የመሳሰሉትን ነገሮች ስልጠና ነው የተሰጠው። አወያይ አለ። ከዚያ በኋላ እንግዲህ በስምንቱ ርዕሶች በቡድን በ500 ተከፍሎ 500ዎቻችን እንግዲህ ተከፋፍለን ተመደብን። ከዚያ በኋላ ወደ 50 250 50 እና 10 እና ራሴን መጨረሻ ላይ ያገኘሁት 10 ቡድን ውስጥ በአንድ አጀንዳ ከተለያዩ ሰዎች ጋር እና እሱ ደግሞ በጣም የገረመኝ ነበር። ከተለያዩ ሰዎች ጋር ከምሁራን እስከ ሼህ፣ ሴቶች፣ የተለያዩ ሃይማኖት ተወካዮች ያሉበት 10 ሴል በዛ አጀንዳ ላይ ዲቴይል መሪ ጥያቄዎች አሉ። በአጀንዳዎቹ የሚያወያዩ እና በእያንዳንዱ መሪ ጥያቄ ላይ አስተያየት ሁሉም ሰው ሊሰጥ የሚችልበት ክርክር ሊያነሳ የሚችልበት የዚህ አይነት አሰራር ሆኖ ሁሉም የሚሳተፍበት ከዚያ በኋላ ደግሞ የየአስሩ በግሩፕ እንደገና የሚያቀርብበት የዛ ተጨምቆ የሚሄድበት ይህን አሰራር ሳይ ሪሊ በጣም ጥሩና አሳታፊ ሆኖ ነው ያገኘሁት። የመጣውም ሰው የተመረጡበት ሁኔታ እንደገለጹልኝ እንደሚነግሩኝ በተለያየ ደረጃ ሰዎችን አሰባስበው ችግሮቻቸውን ጠይቀው ይህን ችግር የሚነግሩላቸው ሰዎች ምረጡ ተብለው እንደው በሴክሬት ባለት ብቻ ጭምር ተመርጠው እንደመጡ ነበር አንዳንድ ቦታ የሚነግሩኝ እና ያ ሁሉ የመጡት ሰዎች ደግሞ ስሜታቸው ተሳትፏቸው ሳይ በተቻለ መጠን አካታችነት እንግዲህ ሪላቲቭ ነው፣ አንጻራዊ ነው። ስለዚህ ከዚህ አንጻር የውክልናውም የአካታችነቱም ከሞላ ጎደል ደህና ሆኖ ነው ያገኘሁት። ስለዚህ በአጠቃላይ ሂደቱ ከጠበቅኩት በላይ ሆኖ ነው ያገኘሁት። አደረጃጀቱም፣ የነበረው የውይይት ሂደትም፣ የተነሱት አጀንዳዎችና በውይይቱ ላይ የነበረው የሀሳብ ልዩነት፣ ክርክር፣ መውጣት መግባት፣ ይሄ ሁሉ የዲሞክራሲያዊ ውይይት አካል ሆኖ ነው ያየሁት እና እኔ እንደዚህ በዚህ መልኩም ላይካሄድ ይችላል የሚል ስጋት ስለነበረኝ በዚህ መልኩ የተካሄደ በመሆኑ እንዳልኩት ከጠበቅኩት በላይ ነው። አደረጃጀቱም ሂደቱም እንግዲህ ውጤቱም ከሞላ ጎደል ብዙዎች የተስማሙባቸው ናቸው። ዋናው ጥያቄ እንግዲህ ምን ያህል ተግባራዊ ይሆናል የሚለው ነው። ወደፊት የምንነጋገርበት የነበረው ሂደት ግን በዚያ መልኩ ነው የተረዳሁት እና ይሄ ነው የነበረኝ እኔ ተመክሮ።
1: እሺ፣ አመሰግናለሁ። እንደ መግቢያ ይሄንን ካየን ምክክር ኮሚሽኑ ወደ 8 አጀንዳዎች ለይቷል። እነዚህ አጀንዳዎች እንግዲህ የሀገራዊ መግባባትንና ሰላቂ እርቅ ሰላምን ያመጣሉ ተብሎ ነው እንግዲህ ከመጀመሪያውም የኮሚሽኑ መቋቋምም ከዛ አላማ አንጻር ነውና አጀንዳዎቹም ያንን ይፈታሉ የሚል ነገር ነው ያለ። ነገር ግን አብዛኞቹ የህገ መንግስት ማሻሻያ የሚጠይቁ ናቸው ወጡ ከተባሉት ከሰማናቸው የአዲስ አበባ ጉዳይ የዚህ ከጠቅላይ ሚኒስትር ከሚመራ ሀገር ወደ ፕሬዝዳንታዊ ይሸጋገር የሚሉ ጥቂቶቹን እነዚህ ስናነሳ ህገ መንግስታዊ ማሻሻያ የሚጠይቁ ናቸውና የህገ መንግስት ማሻሻል ደግሞ ጊዜ የሚወስድ ነው የሀገሪቱ ችግር ደግሞ ጊዜ የማይሰጥ ነውና ይሄንን እንዴት አዩታላችሁ? ከዳኛ ፍሬ ህይወት ልጀምር እሳቸው በህገ መንግስት ላይ መጽሐፍ ጽፈዋል የሀገሪቱን ህግም ጠንቅቀው የሚያውቁ ዳኛ ናቸውና እስኪ ከርሷ ልጀምር ዳኛ ፍሬ ህይወት።
2: እሺ በጣም አመሰግናለሁ። ምናልባት የተወሰነ ሰከንድ ሲጄ ኮሚሽኑ ላይ ያለኝን ምልከታ በአጭር ልናገርና ወደ ጥያቄው ልሄድ። ምንድነው እኔ ኮሚሽኑ አሁን በሁላችን እንደምናውቀው ከአገሪቱ በሙሉ የተሰበሰቡ ወደ 4000 የሚሆኑ ሰዎች ናቸው። በብዛት ደግሞ ከየቀበሌው ከየወረዳው ከተለያየ ህብረተሰብ ክፍል ከአካል ጉዳተኞች ከሃይማኖት ከመንግስታዊ ካልሆኑ ድርጅቶች ከታዋቂ ሰዎች በባህል ውስጥ ኢንፍሉዌንሻል ከሆኑ ሰዎች ሁሉ ጭምር የመጡ ናቸው። ምንድን ነው ይሄ ነገር? የዚህ የኮሚሽኑ አስፈላጊነት መነሻ ሲገባኝ መጀመሪያ ኢትዮጵያ ውስጥ ያለውን የፖለቲካ ችግር በፖለቲካ የመፍታት ባህል ችግር ስለገጠመን ህዝቡ ቁጭ ብሎ ይሄን ነገር ሶርት አውት እንዲያደርግ ምንድን ነው ይሄን ነገር እንዲያጠለው ችግራችን ምንድን ነው የሚለውን ከታች ወደ ላይ ለመስማት ነው የተፈለገው። እንደዛ ነው የገባኝ። ይሄ ነገር በንጉሱ ጊዜ የነበረው ፊውዳላዊ ስርዓት ህዝቡን አማክሮ ህዝብ ከታች ወደ ላይ ያመጣውን ሐሳብ ሳይሆን ከላይ ችግር እንፈታለን ተብሎ በፊውዳሎች በንጉሱ የተሰራው ስራ ምንም አገሪቱን ወደፊት ሊያራምድ አልቻለም። ለዛ መፍትሄ ተብሎ ደግሞ ደርግ ኮሚኒስት ነኝ የዚህ ችግር መፍቻው መንገዱ ኮሚኒዝም ነው ብሎ አመጣ። ደርግም ችግሩን ሊፈታ አልቻለም። አይ የለም የችግሩን ምንጭ እኛ ደርሰንበታል በአብዮታዊ ዴሞክራሲ ነው የምንፈታው ብሎ ኢህአዴጎች ሄዱ። አሁንም ችግራችን አልተፈታም። የፖለቲካ ባህላችን የመቻቻል የዴሞክራሲ የፖለቲካ ባህላችን የመደማመጥ ሳይሆን ባህሉ የተቃኘበት ቅኝት የዚህ ነገር ችግር አልፈታም። ስለዚህ ፖለቲከኞች ይምከሩ ከማለት ይልቅ እስቲ የኢትዮጵያ ህዝብ ቁጭ ብሎ ይምከር ችግራችንን ራሱ ይሄ ነው ችግራችን ተብሎ ይለይ ለማለት እንደተፈለገው ነው የገባኝ። ይህ ኮሚሽን የመጣው ኦቨሮል ኢትዮጵያ ውስጥ የተቋም ግንባታ ፌለር ውጤት ነው። ተቋማት ጠንካራ ቢኖሩን በንጉሱም ጊዜ በደርግም ጊዜ በኢህአዴግም ጊዜ ጠንካራ ተቋማት አሁንም እንኳ በብልጽግናም ጊዜ ቢኖረን ኖሮ የሀገር ችግር የሚፈታው በጠንካራ ፖሊስ በጠንካራ ፍርድ ቤት በጠንካራ የማስ ሚዲያ ተቋማት የሀገሩን ችግር ይፈታሉ። ያ ስለሌለን አሁን ሰው ቁጭ ብሎ ወደ ኋላ ነገር ተሸብሽቦ ሄዶ አሁን ደግሞ ከታች ወደ ላይ እስቲ ችግራችንን ቁጭ ብላችሁ ወይም ቁጭ ብለን ሶርት አውት እናድርግ እናጥላው ይህን ነገር ተብሎ የተጀመረ ነው ይመስለኝ። ከዚህ አንጻር ይሄ ነገር ውይይት ተደርጎ ህገ መንግስት ማሻሻያ ይፈልጋል የሚል ጥያቄ አንስተሻል። ነገሩ እኔ የሚመስለኝ እንደዚህ ነው። አንዳንዶቹ ጉዳዮች በህገ መንግስት ማሻሻል የሚፈቱ ናቸው። አንዳንዶቹ ጉዳዮች በአዋጅ ማውጣት የሚፈቱ ናቸው። የኢትዮጵያ ችግር አንዳንዶቹ ጉዳዮች በአፈጻጸም የሚፈቱ ናቸው። ህጎች ያሉትን ህጎች ራሱ በስርዓት መሬት ላይ በማዋል የሚፈቱ ናቸው። አንዳንዶቹ ችግሮች ይህ ትውልድ መፍታታቸውን የሚጠረጠራሉ። ይሄ ነገር ወደ መሬት ሊወርድ ሲል በህገ መንግስት የሚፈታ በአዋጅ የሚፈታ በአፈጻጸም የሚፈታ አንዳንዶቹ አጠቃላይ ስለ ሀገሪቱ ያለን የአመለካከትም ምን አይልስ እንተዋወቃለን የሚባለውም ነገር ችግር አለ። አሁን ኢትዮጵያ ውስጥ ተዋወቀ ቢባል በዩኒቨርሲቲ ከየቦታ ስለሚመጡና በወታደሩ ደረጃ ነው። ወታደሩ ከየቦታ ተሰብስቦ ስለመጣ ዩኒቨርሲቲው ደግሞ ለመማር ስለሚሰባሰቡ ከዛ ውጪ አሁን ደቡብ ኦሞ ያለውን ሳይለብስ በባህሉ መሰረት ራቁቱን የሚሄደውን አንድ አርብቶ አደር ቦሌ ያለ ልጅ ስነ ልቦናው ምን እንደሆነ ራሱ ያውቃል ብሎ ማሰብ አስቸጋሪ ነው። እነዚህ ሁለቱ ቁጭ ብሎ መነጋገር መጀመር ራሱ ይሄ አሁን ለረጅም ጊዜ በዘር በምን ተከፋፍለን አንድ ሀገር የመሆናችን ቋጠሯችንን እያላላን በህንበት መንገድ ነገሩ መፍቻ መቋጫ እና መቋጠሪያ በጠፋ ሁኔታ ውስጥ ብትንትኑ ከመውጣቱ በፊት ይህ ህዝብ ቁጭ ብሎ ራሱ መነጋገር መቻሉ ራሱ አንድ የሀገር ስሜትን አንድ ሀገር አለን የሚለውን ስሜት ራሱ የሚያለመልም ይመስለኛል። እሱም አንድ ፖዚቲቭ አንድ የሚጨመርልን ነገር ይመስለኛል። ሰዎች በቋንቋ ማግባቡ ቁጭ ብለው እኔ ስለ ሀገሬ እንዲህ ነው የማስበው ይሄኛው ደግሞ እንደዚህ ነው የማስበው ማለት ነው። ዋናው ነገር ወደ ህገ መንግስቱ ሲመጣ ይሄ ነገር ህገ መንግስት መቀየር የሚፈልጉ ነገሮች አሁን ለምሳሌ ፕሬዚደንሻል ሲስተም ኦኬ ይቀየር ከተባለ ይሄ ኮሚሽን የምክር ሐሳብ ነው የሚያቀርበው። በመሰረቱ ወሳኝ አይደለም፣ አደራዳሪ አይደለም፣ ተደራዳሪ አይደለም። ስለዚህ አሁን ችግር የሚባለው ኮሲሚንት የሚባለው ዝም ብሎ ጥቅል ነገር ነው። 31 ገጽ ነው የቀረበው። ስምንቱ ጥያቄ የሚባለው ዲፊን ነገር ነው፣ ተተንትኖ 31 ገጽ ጥያቄ ነው የቀረበው። እዛ ላይ ነው የተወያዩት። ከነዚህ ነገሮች ህገ መንግስት ማሻሻያ የሚፈልገው ነገር ጋር ሲመጣ ምክር ሐሳቡ ወደ መሬት ሲወርድ የህገ መንግስት ማሻሻያ ሂደቱን ተከትሎ ነው የሚሄደው። ከዛ ሌላ አቋራጭ መንገድ የለውም። ህገ መንግስቱን በአቋራጭ እንቀይራለን ከተባለ እሱ ሌላ ችግር ይፈጥራል። ይሄ አደገኛ። ሌላ ጊዜ ደግሞ ሌላም የፖለቲካ ኃይል በዚህ መልክ ህገ መንግስት ወደ መቀየር ይሄዳል። ህገ መንግስት መሆኑ ቀርቶ ሰዎች ተሰብስበው ይቀየር ብሎ የሚቀይሩት ወደ መሆንም ሊወርድ ይችላል። ይህ ሊሆን የሚችል አይመስለኝም። ስለዚህ ህገ መንግስት ይቀየር የሚል ምክር ሀሳብ ሲቀርብ ይህን ምክር ሀሳብ ተቀብሎ መንግስት ህገ መንግስት በሚቀየርበት ሂደት የሚቀይር ይመስለኛል። ምናልባት ህዝበ ውሳኔ ለማድረግ የሚፈቅድ አንድ አንቀጽ አለ ህገ መንግስቱ ላይ። ህገ መንግስቱ በህዝበ ውሳኔ የሚቀየሩ ሀሳቦች ካሉ
1: ዳኛ ፍሬህይወት ግን የሀገሪቱ ችግር ጊዜ የማይሰጥ ነው። እዚህ ደረጃ ድረስ ህገ መንግስት ማሻሻል ህዝበ ውሳኔ እስከ መስጠት የሚያስኬድ ችግር አይደለም፣ የሀገሪቱ ችግር አጣዳፊ ነው የሚሉ አሉና እሱስ እንዴት ያዩታል?
2: አጣዳፊ የሆኑ ነገሮች አሉ፣ አጣዳፊ ያልሆኑ ነገሮች አሉ። ለምሳሌ አሁን ፕሬዚደንሻል ማድረግ አጣዳፊ አይደለም። ለኔ አጣዳፊ ነገር የሚባለው ራሱ ተለይቶ ይሄ አንደኛ አጣዳፊ፣ ሁለተኛ አጣዳፊ፣ አጣዳፊ ያልሆነ በአስር አመት የሚፈታ ችግር፣ በሀምሳ አመት የሚፈታ ችግር፣ ምናልባት ይሄ ትውልድ ራሱ የማይፈታው የሚቀጥሉ ልጆቻችን የሚፈቱት ተብሎ እንትን የሚል ነገር እንጂ አሁን ይህ ለስንት ትውልድ የቆየን ሀገር በአንድ ጊዜ ተሰብስበን ሁሉን ችግር እንፈታለን የሚባልም አፒታይት ያለ አይመስለኝም። እንደዛ አፒታይት ካለም አይ ቲንክ የአፒታይት ራሱ ችግር ፈጣሪ ነው የሚሆነው። ምንድን ነው ፋታ የማይሰጠው ነገር ተብሎ የተለዩ ነገሮች ምንድን ናቸው? እነዚህ ደግሞ ፋታ የሚሰጡ ህገ መንግስት መቀየር የሚፈልጉ ለምሳሌ ፋታ ኮራፕሽን፣ ለምሳሌ ፋታ የሚሰጥ አይደለም። ሰው ወጥቶ ገብቶ በየቦታ በኮራፕሽን እየተሰቃየን ነው እያለ እየሰማን ነው። ይህ ከሆነ ደግሞ እሱ እንዴት ይፈታል የሚለው እኔ ህገ መንግስት በማሻሻል የሚፈታ አይደለም። ኮራፕሽን ላይ መንግስትም ህዝብም የአስፈጻሚ አካል ህግ አውጪውም ጽኑ አቋም በመውሰድ የሃይማኖት መሪዎችም ውግዝ ነው መባል ያለበት እንደ የሃይማኖቱ ወጥቶ ቤተ እምነቶች አቋም ወስደናል በዚህ ጉዳይ ብለው የባህል ሰዎች፣ አስፈጻሚው፣ ኤንጂኦዎች፣ ትምህርት ቤቶች ይህን ነገር ይህ ጸረ ህዝብ፣ ጸረ አገር፣ ይህ ህልውናችን አደጋ ነው ብሎ መናገር እና ኮራፕሽንን ለማቆም ጽኑ አቋም መውሰድ ነው። ይህ አሁን አጣዳፊ ነገር ነው ብዬ አንዱ ወስዳለሁ። ሌላ የሰላም ጉዳይ ሊሆን ይችላል። ይህ የኔ አሴስመንት ነው። ምንድን ነው ፋታ የማይሰጥ ሁሉን ነገር በፋታ በማይሰጥ ቋት ውስጥ ከከተትን ትንታኔያችን ችግር ውስጥ ይገባል።
1: መልካም አቶ ባይሳ ወደ እርስዎ ልምጣ።
0: ይቻላል ኒውት አድርግ ነው።
1: እሺ አቶ ባይሳ እንግዲህ ምክር ሀሳቦቹ ላይ ነው እየተነጋገርን ያለ ነው እና በኮሚሽኑ የሚቀርቡት ምክር ሀሳቦች እንግዲህ ተፈጻሚነታቸው ኮሚሽኑ እንደተባለው ምክር ነው የሚያቀርበው፣ ሀሳብ ነው የሚያቀርበው። ተፈጻሚ የሚሆነው ደግሞ ወደ አስፈጻሚው ሄዶ ነው። እንደው ለተወሳሰበው የሀገሪቱ ችግር መፍትሄነቱ ምን ያህል ነው?
0: ምክር ኮሚሽኑ ይህንን የምክክር ጉባኤ መጥራቱ በራሱ አንድ ስኬት ነው። ምናልባት በታሪካችን የመጀመሪያ ይሆናል። ይህ የሚደገፍ ነው። ግን እየተሳሳተው ነው ያልኩት ሰዎች እዚህ ላይ ተወያይተው በድምፅ ብልጫ የሚያልፍ ነገር ከዛ በኋላ ውሳኔው የሚወሰድ ነገር አድርገው ስለሚያዩት ይሄ ደግሞ ስለማይሆን ያን ኤክስፔክቴሽናቸውን ዝቅ ማድረግ አለባቸው ነው ያልኩት። በተረፈ ግን መስመሩን የሳተው ምንድን ነው? አሁን ሰሞኑን እንግዲህ በግልጽ እናውራ ከተባለ ትልቁን 4 ሰዓት ሙሉ ወገን ለይተው በቡድን በግለሰብ በፓርቲም ደረጃ ሲዋጉ የነበሩት በተለይ ፍንፍኔ ጉዳይ ላይ ነው። እኔ አሁን ማውራት የነበረብን ትልቁ የጊዜው ችግር አሁን የሰላም ጥያቄ ነው። የፍንፍኔ ጉዳይ ከዛሬ 35 ዓመት ጀምሮ ምንም የተቀየረ ነገር የለም። ያው ነው ያለው። ዛሬም ብትቀይሮ ምንም ነገር አይመጣም። ህዝቡ ያው ነው። ያለውን ህዝብ አውጥተህ ሌላ ህዝብ አታመጣም። አሁን ላለው የሰላም ቀውስ አንዳችም አስተዋጽኦ የለውም። ብዙውን ጊዜ የፈጀው የብዙ ኢንተሌክቹዋሎችን በሚዲያም በውጭም በፕሮፌሰሮችም ፖለቲከኞች ተቃዋሚዎች መንግስት የብዙውን ጊዜ የፈጀው ለምሳሌ ፍንፍኔ ጉዳይ ነው ወይም በዞታና ማንነትን በተመለከተ እና ይሄ ነው ተሳሳተው መንገድ ያልኩ ምክንያቱም ፍንፍኔን ዛሬ ልክ እንዱ በማጆሪቲ ወስነ አለፈ ብትባል እንኳን ቢያንስ ዛሬ ያለው የሰላም ጥያቄ ላይ ሳንቲም አይጨምርም ትልቁ ችግራችን ላይ ፎከስ ማድረግ ነበረብን አሁን ትልቁ ጥያቄያችን ሰላም ነው ምን ብናደርግ ነው የሰላም ይመጣው ግን ህገ መንግስቱን ብንቀይር ጠቅላይ ሚኒስትርነት ወደ ፕሬዝደንት ብንቀይር ክልሎቹን ብናጠፋ ምን ብናደርግ በህገ መንግስቱ ፕሮሰስ ውስጥ ብንሄድ ለዛሬ ችግራችን አይደርስም ስለዚህ ሌላ አቬኑ ነው ለዛም ሆነ ያለበት ምክክር ኮሚሽን ለዚህ አልተፈጠረም ለምሳሌ የሰላም እንቅስቃሴ መጀመር ያለበት ኢትዮጵያ ውስጥና በውጭ ሀገር ለሰላም መግፋት አለብን አብያተ ክርስቲያናት መስጊዶች ኤንጂኦዎች የኢትዮጵያውያን ኮሚኒቲ በውጭና በኢትዮጵያ ውስጥ ሁሉም ተነስቶ ለሰላም ዘብ መቆም አለብንና ተፋላሚ ኃይላትን አስገድደን እንዲወያዩ ማድረግ አለብን ጠመንጃ ህዝቦችን እየጨረሰ ነው እያሳበ ነው በበሽታ ያስገደለ ነውና አዋጣን ብለን የምንስማማት ከሆነ ሌላ አቬኑ ሌላ መንገድ ነው ይሄንን ያ ነው እንጂ ዛሬ ህገ መንግስት ልትቀይር ባንቀይር ዛሬ አንደኛ ህገ መንግስት ለመቀየር ራሱ ሂደት አለው ዛሬ ዝም ብሎ ምክር ኮሚሽኑ ላይ አብዛኛው ዝለ ተስማማበት አንድ ታንቀስ ትቀየርም ያለ ሂደቱ ያ እየታወቀ ያለ በጊዜው ጥያቄ በሰላም ጥያቄ ላይ እንደማተኮር ሌላ ጥያቄ ላይ ነው ብዙ ጊዜያቸውን የፈጁት ያ ነው ዲስአፖይንትመንት ዳኛ ፍሬወት ማለት 100 በመቶ ተስማማል ደስታቸው ማለት በነገራችን ላይ ታላቁ ጻፊ አዲስ አለማየሁ ያለው ኢትዮጵያ እንጂ ኢትዮጵያኖች የሉም ዝም ብሎ በዘውድና በወታደሩ ውስጥ ነው አንድነት የሚባለው ኢትዮጵያ ህዝብ እንጂ ኢትዮጵያ ህዝብ የለም ዛሬም ይሄ ነው ያለው ያ ኢትዮጵያ ህዝብ ደግሞ እንድናዳብር አጼ ምኒልክ ወርቃማ ዘመን ነበራቸው አላሳኩትም ጉልበታቸውን ተጠቅመው ኢትዮጵያውያንን መፍጠር ሲችሉ ኢትዮጵያን ብቻ ፈጥረው 83 ኢትዮጵያኖችን ደግሞ እዛ ውስጥ እንድኖሩ አስቀሩ ሰው ልጅ መፍት አንጻር እያንዳንዳቸውን አክብራቸዋለም ሰዎች አሉ ግን ከአገረ ብሔር ምስረታ አይን ካየሽ ደግሞ ትልቅ ሸክም ጥለው ነው የሄዱት አሁን ማስተካከል አይቻልም ያን ነበር ጎልደን ኦፖርቹኒቲ ዛሬ 83 የተለያየ ቋንቋ 83 የተለያየ ባህል ያለው ሰው 83 የተለያየ አስተሳሰብ ወይም ማስተዋ አዲስ አለማ አጀንዳ ላይ 3 አይነት ኢትዮጵያን ኢትዮጵያ ውስጥ ያለው ይላሉ እሳቸው አንደኛው የበላይ ነን ብሎ የሚያስቡ ሁለተኛው ደረጃ ደግሞ የበላይ ባንሆንም የበላይ ነን ከምሉ አን የማናንስ የሚሉ ሶስተኛ ደግሞ የበላይ ነን ብሎ የሚያስቡትን ሰዎች የሆነ ተአምር መጥቶ አጥፍቶላቸው ነፃ የሚያወጣቸውን የሚጠብቁ ይላል ይሄ ነው ሶስት ኢትዮጵያ በእኔም ግምት ያለ ኢትዮጵያ ውስጥ አሁን እንዱ አንድ ላይ ወስደን መናገር አንደፍርም የተፈጸመውን ይሄን ሁሉ ያራራቀን ነገር ደግሞ ቁጭ ብለን ማውራት እንፈራለን እና ምን ነው ስለ ፍንፍኔ ማውራት ስለ ወልቃይት ጠገዴ ማውራት ወይም ስለ ጅጅጋ ስለ ገና ይሄን ነው የምናወራው ያ አይደለም ትልቁ ችግራችን እና ጠቅላይ ሚኒስትሩን ፕሬዚደንቱን ኢትዮጵያን የሚገሳው ሳንቲም የማይጨምር ነገር ላይ ምሁራን ተሰብስበው ህገ መንግስት እንዲሻሻል ሁለተኛ ነገር ደግሞ ህገ መንግስት ለማሻሻል የስብሰባ አስፈልግም ማንም ኢትዮጵያዊ በግሩፕም ሆነ በግል ሀሳብ ማቅረብ ይችላል የሚከለክለው ነገር የለም ያን ሀሳብ አስፈላጊ ሆነው ከተገኘ በህገ መንግስቱ መሰረት ተካሂዶ ስራ ላይ ሊውል ይችላል እና ጊዜ የፈጀው ወቅታዊ ችግራችንን ልፈታ በማይችል ነገር ላይ ነው ብዬ ነው እኔ ዲስአፖይንትመንት ደረጃ በደረጃ ነው ማየት ያለብን ዛሬ ሰላም ነው ችግራችን
1: ስለዚህ ቅድሚያ በሚሰጡ ነገሮች ላይ አይደለም ጊዜ የጠፋ ነው የእርሶ አጠቃላይ ግምገማ
0: አብሶሉትሊ
1: እሺ አመሰግናለሁ አቶ ባይሳ አቶ አንዷለም ይሰሙኛል
3: አዎ ይሰማል
1: አቶ አንዷለም ወደርሶ ይሄኑ ጥያቄ ይሄኑ ሐሳብ ነው ወደርሶ መማመጣውና የምክክሩ እንደው አጠቃላይ ምክር ሐሳቦች እንግዲህ መሬት ላይ መውረድ አለባቸው ግን እነዚህን ምክር ሐሳቦች ተግባራዊ የሚደረግበት ምቹ ሁኔታዎች አሉ ብለው ያስባሉ ተግባራዊ ለማድረግ
3: እንግዲህ በጣም ጥሩ ነጥቦች እየተማ ነበር አሁን ከሌሎች ለተናጋሪዎች ተቀበላችሁ ነጥቦች ምንድነው ተግባራዊ ለሚባል ለዝመራ ራሱ ቅድም እንዳልኩት ማጣቀሚያ አውጂ አንደኛ ሞዴል ይሆን የሚገባው ብሎ ያስቀምጣል የኮሚሽኑ የሚመስል አጀንዳዎች ጥንቀትና ተግባራዊነታቸውም እንደመሬ ተቀምጧል። ዝም ብሎ የሚመስሉ አጀንዳዎችን ይዞ ሲያዩ ቆይቶ ልክ ለፊሎሶፊካል ግቤት አይነት ሳይሆን ይያዩት ፈርዘፊኮ ግቤት ሳይሆን ተግባራዊነቱን አንድ መርህ ተደርጎ በአዋጅ ተቀመጠ ነውና ስምንቱ አጀንዳዎች ሳያቸው ተግባራዊ መሆን የሚችሉ ናቸው። ግን ቅድም ዳኛ ፍሬት እንዳስቀመጡት በራሳቸው ምክር ሀሳቦቹ ይጠይቃሉ። የህገ መንግስት ማሻሻል ይጠይቋሉ። ከተለያየ ኢንፎርማል የተመረቱ ምክር ሀሳቦች ስናያቸው ኢንክሉዚንግ ሲስተመቀ የስትራክቸሩን ማሻሻል እና ለምሳሌ የፌዴሬሽን ምክር ቤት ህገ መንግስት አርጓሚ ነው ከሱ ሄዶ ወደ ኮንዲሽናል ኮርት ማቋቋም ወደተምንላቸው የህገ መንግስት ማሻሻል ይጠይቃሉ። እና ይሄ እንደ ችግር አለ። ምክንያቱም እንደምንስ ራሱና ከሆነ አካል እየጫነብን የማይነት ተቀብስ ቃል ሳይሆን ከተማማን ስለ መቀየር ይችላል። እንደም እዚህ ጉዳይ ላይ አፈታሪ ነበር ራሱ ደግሞ ማሽሸራቱ ከባድ ነው። እንደምንስ ሸሻለ መንገድ ተይተቀምጠው ከበከባድ እና ኢንፎርማሊ የሰማናቸው ካለው መረጃዎች በተማማን ከገነግቱ የሚሻሻልበት መንገድ ራሱ እንዲሻሻል ምክራት አቀርባል ሲባል ተምቻለሁ። ለምሳሌ ከዚህ ቀደም ገነግቱ ማሽሸራት አሁን ያለው 11 ክልሎች እዚህ ነበር ለኔ ክልሎች ሁሉም ክልል መስማማት አለበት ምን አንቀጣለ አንድ ክልል ብቻውን ክልል አንድ ካልተስማማች የማይሻሻል አንቀጾች ነበሩ። ነገር ግን አሁን 3-4ኛ ክልል ከተስማሙ በቂ ነው የሚል ድራሳ እንደቀረበ የተማን ነው። ይሄን ማድረግ የምንችል ከሆነ መጀመሪያ ገነግቱ የሚሻሻልበት መንገድ ኮንሰንሰስ ካለ ከዛ በኋላ ሌሎች ጉዳዮች ይሄ የማይሻግር ተግባሮች ብለን ገነግቱ ይቻል ምንባቸው የነበረ እንጂ ሌላ ግብ ነው። እዚህ ላይ የምንፈታለበት በዋናነት ብሔራዊ ምክክር አላማው ቅድምላኩት የአካዳሚክ ኤክሰርሳይዝ ለማድረግ አይደለም። ዋና አላማ ብሔራዊ መግባባት መፍጠር ነው። ናሽናል ዳያሎግ ወደ ናሽናል ኮንሰንሰስ እንዲያመራ ነው። አሁን መጥላት የሌለብን አስደንጋጭ ሀሳቦች ተነስተዋል። እነኚህ ሀሳቦች እንዳሉም እኮ አያውቁ ነበር። አንዳንድ ሰዎች ፕራክቲካል ያው ሰሞኑን ከምንሰማው እንኳን ብናይ ለምሳሌ የኦሮሞ ሊቃን የኦሮሞ መንግስት ዋና መቀመጫ አዲስ አበባ እንዲሆን ጠየቁ። ይህም ሾክ ሊሆኑ ሰዎች አሉ። በጣም ሌሎ ሾክ የሚያደርገ ምንድን ነው ውስጥ ኦልሬዲ ነበረ እኮ የመዘሽመንት ቢሮ ኦሎምፒያ ነው ያለ። ይህ ምንም የማያውቁ ሰዎች አሉ። አዳማ ደግሞ ምንድን ይዛል። ይሄ እንግዲህ ተራ ሰው ወይም በጣም ሌማን የምትኝ ሳይሆን ትንሽ ንቃት ያለ የሚባል ህብረተሰብ ራሱ ይህን አያውቅም ነበር። ሶ ሌት የኦሮሞ ሊቃን የሚባሉት ወይም ሀይሎች ይህን ጥያቄ አቅርቡ። ጥያቄያቸው መኖር መሰማት አለበት። እንደዚህ ተያስባል እንደሚለውን ቅድም ዳኛ ፍሬት እና ተዋይታ ንባሪ እነዚህ ተነጋግረው ተቀራርበው ማያውቁ ሰዎች ማውራታቸው በጣም ደስ የሚል ነው። ደግ ነገር ነው። አንድ ጎንደር ያለና አንድ ታንዴ ያለ ቅድም የተባለ ሞባይል ያለ አይታወቁምና ሰዎች እድል ኢትዮጵያቸው ስንትናትን ታስገራሚ ያስተባላል። ያ ሀሳብ ይምጣ። ያ ሀሳብ ከተንሸራሸረ በኋላ ቅድም እንዳልኩት መቀየር ህገ መንግስት አድርገን ማሻሻሉ ወይም በአዋጅ ማሻሻላችን አለን። ትልቁ ነጥብ ለ ናሽናል ኮንሰንሰስ ላይ ያስጠጋናል። ይህ ነው አሀ ኦሮሞች ለካ እንደዚህ ያስባሉ፣ አማሮች፣ ከዛሮች፣ ሙስሊሞች፣ ፕሮቴስታንቶች፣ አርብሳደሮች እንደዚህ ያስባሉ የሚለውን እንኳ መስመር አለበት። ይህ ሀሳብ መንገሳቱ ማስደንገጡ እኔ ወድጁ ያለሁ ከዛ በኋላ ይህንንም ችለን ለካ ምኖር የሚለው እናያለን እና ተግባራዊ ይሆናል የሚለው ተግባራዊነት ላይ መጓጓት የለብን። በዋናነት ተግባራዊ እንዲሆን የሚታሰበው እኮ ከናሽናል ዲያሎግ ናሽናል ኮንሰንሰስ ነው። ተግባራዊነቱ አራት ኢትዮጵያ ተሰብስበው እንደዚህ አሉ ሲባል ልክ የራሱን ብቻ የራሱን ወረዳ የራሱን አውራጃ ብቻ አውቆ የኖረ ሰው ለካል ኢትዮጵያ እንዲነት የሚለው ሀሳብ ካገኘ ለእኔ ተግባራዊነቱ አንዱ ስቴፕ ይሄ ነው። ህገ መንግስት የምንዘን ሌላ ነገር የለም። ወደ ተግባር ለማውረድ እሱን ማሻሻል ይቻላል። በጉልበት ዝም ብለን በፓትመን ፎርሲቪሊ ብናሻሽልም አይሆንም፣ ያመለክታል። ቅድም እንደተባለ ሰላም የጠፈልቁ ነገሮች ዲሴት አድርገን ስለማናቅ ነው። የናሽናል ዲያሎግ ዋና ዓላማ ናሽናል ኮንሰንሰስ ስለሆነ ፎር ዘ ፈርስት ታይም ሰዎች የእነሱ ሀገር ያሉ እነሱ ወረዳ ያሉ ሊቃን እንደዚህ እንደሚያስቡ መስማታቸው ራሱ ፋውንዴሽን የሚጥል ነው። ኮንሰንሰስ እንዲኖር ከአሁን ተግባራዊነቱ ስንል ማሰብ ያለብን ናሽናል ዲያሎግ ዓላማው ናሽናል ኮንሰንሰስ መፍጠር ነው እና በዚህ ሂደት ናሽናል ኮንሰንሰስ ይፈጠረ አይዊሽ እንደሚ ፈጠር አስባለሁ። በጣም ተጋኖ በመንግስት ሚዲያዎች በመንግስት ካድሬዎች እንደሚወራ አይደለም። ምክንያቱም ቅድም እንዳልኩት የአካታችነት ላይ ሰዎች የተመረጡበት ላይ ጥያቄ አለ፣ ሁሉ ኢትዮጵያ ውስጥ ጥያቄ አለ። እነኝህ ነገሮች ባልቀሩበት ሁኔታ በቶሎ የተገባበት ስለሆነ የምናስበው በጣም ትልቅ ነጥብ አይመጣል። እንደ ያሳ በጣም ማዋድቀውም አይደለም፣ ግን በተወሰነ መንገድ አዲስ ጥያቄዎች መሰማታቸው የራሱ ለ ድል እያስባሉ የሚለው ከተሰማ በኋላ ስሩ ታይም ደግሞ ወደ ኮንሰንሰስ እንመጣለን ብዬ አስባለሁ።
1: አመሰግናለሁ። ገበያው ወንዶ በምክር ሐሳቦቹ ተፈጻሚነት ላይ ያለ አስተያየት ምንድነው?
0: በተፈጻሚነቱ ላይ ኮሚሽኑም እርግጠኛ አይደለም በትክክል። ምክንያቱም ፈጻሚው ክፍል መንግስት ነው። እንደተባለው ይሄ ኮሚሽን መድረክ ነው የፈጠረው፣ ምክክር በችግሮቻችን ዙሪያ ተግባብተናል ወይ፣ ችግሮችን በጋራ ሁሉም ነው ወይ፣ መፍትሄውስ ምንድን ነው የሚለውን ነው ያወያየው። ይሄ በራሱ አንድ ትልቅ ነገር ነው። እንደተባለው ይህ የመጀመሪያው አይነት ነው። ከታች ከግራስ ሩት ጀምሮ በእውነት ሰው አንድ ቋንቋ ይናገራሉ። ብዙዎቹ እነዚህ ጥያቄዎች የልሂቃን ጥያቄዎች የሚመስሉን ጥያቄዎች አርብቶ አደሩ፣ ገበሬው ሁሉ የሚጋራቸው ጥያቄዎች መሆናቸውን በአካል ተገናኝተው አረጋግጠዋል፣ ጩኸዋል። አንዲት ከጂንካ የመጣች እናት የተናገረችው እንደው ትዝ ይለኛል፣ መቅበር ሰለችን፣ በእናንተ ጭቅጭቅ መቅበር ሰለችን፣ ማልቀስ ሰለችን፣ ልጆቻችንን አንድ መፍትሄ ማምጣት አለባችሁ። ከዚህ የበለጠ ትልቅ መልእክት አልነበረም፣ በተለይ ለፖለቲከኞቻችን ለልሂቃኑ። እና የዚህ አይነት ሁሉም ከታች እስከ ላይ ከተማረው እስካልተማረው ሁሉም በችግሮቹ ዙሪያ እነዚህ በስምንቱ አጀንዳዎች ባሉት ችግሮች ዙሪያ የመግባባት ሁኔታ ተፈጥሯል። ይሄ አንድ ትልቅ ነገር። አሁን የምክረ ሀሳቦቹ አፈጻጸም ጉዳይ እንደተባለ እንደተባለው ፕሮሲጀር ይጠይቃሉ አንዳንዶቹ ጊዜ የሚወስዱ ናቸው ይሆን ሆኖ ግን እኔ ምንድነው ተስፋ ማረገው ይሄን ያህል ጥያቄዎች ተብላልተው ይሄን ያህል ህዝብ ተሳትፎ መንግስት ራሱ ለራሱ ሲል የተወሰኑትን እንኳን ቢሆን ተግባራዊ ማድረግ ይገደላል ብዬ ነው ማስበው ጫናው ቀላል አይሆንም ለምሳሌ ያህል የዚህ የተፈናቃዮች ጉዳይ አለ መጤና ነባር የሚል አመለካከት አለ ሰዎች በየአካባቢያቸው እንደ ዜጋ እንቆጠር እንዲህ አይነቶቹ በዝርዝር የወጡበት ሁኔታ አለና እነዚህኞቹን ምናልባት የህገ መንግስት ለውጥ የማያስፈልጉትን መፈጸም የግድ መንግስት ይሄንን በመፈጸም ያተርፍበታል እንጂ የሚጎዳበት አይሆንም ስለዚህ እነዚህን ለመፈጸም ለራሱም ጥሩ መነሻ ይሆናል ብዬ ነው ማስበውና ከዛ አንፃር ዶከሞላ ጎደል መንግስት ለራሱም ሲል ተግባራዊ ያደርጋቸዋል ብዬ አስባለሁ ከዛ በመለስ ግን ከሁሉም በላይ እኔ ትልቁ ነገር በዚህ ስብሰባ ህዝቡ በራሱ ይሄን ያህል በችግሮች ዙሪያ የመግባባት እኛ ይሄ በብሔር የመከፋፈሉ ጉዳይ አንተና አንቺ የመባባሉ ጉዳይ በፖለቲካ የሚፈጠረውን ትርክ በየቦታው ያሉ ጦርነቶች ምን ያህል እንዳሰለቹና ይሄ ህዝብ ዋጋ እየከፈለ ያለ መሆኑን በአንድ ድምጽ የገለጸበት ነው እና ይሄን ሲታይ ይሄ ራሱ አንድ ግብ ነው ተገናኝቶ በጋራ በችግሮች ዙሪያ መግባባት በደሎችን ሪኮግናይዝ ማድረግ የመፍትሄ ሐሳቦችን ደግሞ ያሉትን ማቅረብ በራሱ ሰነዱ አንድ ግብ ነውና ከዚህ በመነሳት እንግዲህ መንግስት ተግባራዊ ያደርገዋል ለራሱም ሲል ያስባለሁ
1: እሺ አመሰግናለሁ ህብረተሰቡ ደግሞ ታች ያለው እንደው ምን ያስባል የሚለውን የተወሰኑ ድምጾች ላሰማችሁና ተመልሰን እንገናኝ
4: ማህበረሰባችን ወደ አንድ ሊያመጡ የሚችሉ ነገሮች አሉ እነዛ ነገሮች ከተሻሻሉ ለምሳሌ እንደ አንቀጽ 39 ያሉ ነገሮች በውስጡ በመህገ መንግስቱ ላይ ያሉ ቀረነዎች የሚፈታ አይነት ነገር ሊፈጠርበት ይችላል የሚል እምነትና ተስፋ አለ
5: ሀገራችን ተገባችበት ውስብስብ የሆኑ ችግሮች ያወጣናል ብለን ተስፋ እናደርጋለን ሀገራችን ወደ መንፈልጋት ሰላም ትመለሳለች ብለን እናስባለን
4: ለምሳሌ ተጠቃይ ኃይሎች አሉ ተጠቃይ ኃይሎች ደግሞ በዚህ ምክክር ኮሚሽን ውስጥ ጉባኤ ውስጥ አለመሳተፋቸው እንደ ትልቅ ስጋት ነው የሚሆነው ምክክር ውስጥ መሬት ላይ ሲወርድ እነዚህ ኃይሎች የማይቀበሉት ነገር ከሆነ ሀገሪቷ ግጭት አዙሪት ውስጥ መውደቋ የማይቀር ነገር ነው ስለዚህ ጉድለት ነው የሚሆነው ማለት ነው
6: እኔ አሁን ለሀገራዊ ምክክር የሚባል ነገር አሁን ምክክር አለ ተብሎ ይዘወሬ እንሰማለን እንጂ በቶ ብዙም ምድን ወደዚህ ወደ ታች የወረደ ነገር
7: የሀገራዊ ምክክር ኮሚሽን በአማራ ክልል ላይ ኦሮሚያ ላይ በትግራይ ላይ በተለያዩ ሀገራት ሰላም ጦት መፍታት ያልቻለ እነሱን ያላካተተ የሀገራዊ ምክክር ኮሚሽን ምን ያክል ውጤት አለው ብዬ አላስብም
5: ከዚህ በፊትም ህገ መንግስቱ ሲቀረብ ያልገባ አካል በመኖሩ እንደ ሀገር እነዛ ባለመካተታቸው ጭምር አሁን ሀገራችን የገባችው ውጥንቅጥ መካከል አንዱ ራሱን የቻለ ቁርሾ ከመሆኑ ጋር ተያይዞ አሁንም እነዚህ በትጥቅ ትግል ያሉ የሰሜኑ ክፍል ትግራይ አካባቢ ያለው የተከሰተው ነገር አሁን ላይ ሀገራዊ ምክክሩ እየተደረገ ያለ ራሱ እየተፈጠሩ ያሉ ጦርነቶች ደግሞ እንትናችንን ያው 50-50 ሆነን ተስፋ እንድንጠብቅ አድርጎናል ማለት ነው
1: የተከታተላችሁትን ይመስላል ድምጹ ከተለያየ ህብረተሰብ ክፍል ያሰባሰብነው ነው ሰዎቹ ያነሱት የታጣቂዎች አለመሳተፍ እንደገና ተፈጻሚነቱ ምን ያህል ነው የሚልም አንስተዋልና እንደው ምን መደረግ አለበት ወደ መቋጫው እየመጣን ነው ምክር ሐሳቦቹን ይዘን ተፈጻሚ እንዲሆኑ እነዚህ ያሉ ጉድለቶችን ይዘን እንዴት ነው ወደ ውጤት ማምጣት የምንችለው ሀገራዊ መግባባትና ሰላም ለማምጣት
0: በምክክር ኮሚሽኑ ስብሰባ ላይ አንዳንድ ተቋማት አለመገኘት ሂደቱን ዋጋ የሚያሳጣው ባህሉን የሚያስቀንስ አይመስለኝም። ዋናው ነገር የእነሱ ችግር የፖለቲካ ጥያቄ ነው። ያን ደግሞ እነሱ መጡም አልመጡም ሪፍሌክት ነው የታወቀ ነው። አዲስ የሚያመጡት ነገር የለም። ስብሰባም ላይ ቢመጡ ያን የሚያቀርቡ ስለሆነ መገኘታቸው ምንም አይጨምርም አይቀንስም። ሌላ ሞር እኔ በአጀንዳ ውስጥ ያልተካተቱ ብዙ ነገሮች አሉ። እሱ ነው ፎርሙ አይደለም እና አንድ በሱ እንደዛው የነሱ መምጣት መቅረት ለውጣ አመጣምና ሁለተኛ የምክክር ኮሚሽኑ ውሳኔ ያለ ሰዎች ምንም ውሳኔ የለም ሐሳብ ነው አላማው ምንድነው የሐሳቦችን ጥርቅም ከህዝብ የተሰበሰቡ አላማ ወሰን ሐሳቦችን ወስዶ ካስፈለገ በረድፍ በረድፍ በየቶፒኩ ለያይቶ ሰብስቦ ለሚመለከተው ባለድርሻ አካል ማስተላለፍ ነው ይሄ ነው የምክክር ኮሚሽኑ ጉዳይ አስፈላጊ ከሆነ መንግስት ወደሱ መልሶ በዚህ ዲስቲንዚ ጥያቄ ላይ ኤክስፐርቶች እናት ለሚያስፈልግ የውጭም ሆነ የሀገር ውስጥ ኤክስፐርቶች በዚህ ጉዳይ አሰርተው ሌላ ዙር ደግሞ ምክክር ኮሚሽን ሊያስጀምር ይችላል ጉዳዩ እንደ ጥያቄው። ስለዚህ ህዝብ ከዚህ ምንም ልክ ዛሬ ውሳኔው አልፎ እንዱ በድምፅ ብልጫ የሚያልፍና የለውጥ የሚያገኝ ወይም አንቀጽ 39 ወጣ ብሎ ህዝቡ ፈልጓል ወይም ፍንፍኔን ሊሆናል ብሏል ብሎ ነገ ተነስቶ መወሰን ወይም ህገ መንግስቱ ነገ የሚቀየር አርጎ የሚያዩ ሰዎች ኤክስፔክቴሽናቸውን ሎ ያርጉ። ይሄም ሆነ አይመስለኝም። ማህበራዊ ቀውሳችንም አሁን ብሔራዊ ኮሚሽኑ ስለተሰበሰበ እየተካሄደ ያለው የሰላም ጥያቄ ወይም የእርስ በርስ ግጭቱ የሚቆም አይመስለኝም። ምክንያቱም አጀንዳውን አንለቁም። ያን አጀንዳ ደግሞ በዚህ ፎርሙላ መንካት አለም ራሱ መቻለ ሂደት የድርድር መንገድ አለ፣ እሱን መከተል አለባቸው። ያን በዛ መፈረጅ ነው። ይሄን ነው የማስበው። በአጠቃላይ ግን ምክር ኮሚሽኑ ህዝቦችን ማሰባሰቡ በአንድ ጊዜ ከጂንካ እስከ መተማ ድረስ ያሉትን ህዝቦች ማገናኘቱ ትልቅ የመጀመሪያ ስቴት ነው። የሚቀጥለው ዙር ላይ ደግሞ ተስተካክሎ ሌላ ነገር ሊሆን ይችላል ብዬ አስባለሁ። አመሰግናለሁ።
1: አመሰግናለሁ አቶ ባይሳ። ዳኛ ፍሬህይወት ይሰሙኛል?
2: ሰማለሁ።
1: እሺ፣ ይሄኑ ሀሳብ ነው እንግዲህ ከዚህ በኋላ ምን ይደረግ እንግዲህ ታች ያለው የማህበረሰብ ክፍል ያነሳውን ስጋት ሰምተዋል። እንግዲህ ምክር ሀሳቡም እንግዲህ ይፋ ይሆናል። እንዲያው ከዚህ በኋላ ምንድን ነው መደረግ አለበት ተፈጻሚ እንዲሆንም?
2: አይ ቲንክ ተፈጻሚ ለማድረግ እንደ የፈርጁ ሁሉም በቁመት ልኩ መወጣት የሚገባውን መወጣት አለበት ብዬ ነው የማምነው። ለምሳሌ አሁን ኢትዮጵያ ውስጥ ስጋትና ተስፋ እንጋራለን ወይ ነው አንዱ ጥያቄ። ሰው ቁጭ ብሎ ሲነጋገር አንዱ የአንዱን ስጋት ይረዳል፣ አንዱ የአንዱን ተስፋ ይረዳል። እንበልና ለምሳሌ የአንድ የኦሮሞ ወጣት ተስፋ ሲጨልም የአማራ ወጣት ተስፋ የሚለመልም መስሎ የሚቀረጽ ከሆነ አንድ ሀገር የለንም ማለት ነው። ወይም የአማራ ወጣት ሲጨልምበት የትግራይ ወጣት ቀን የወጣለት የሚመስለው ከሆነ ተስፋና ስጋት እየተጋራን አይደለም ማለት ነው። ስለዚህ ዋናው ነገር ከዚህ ውይይት የሚመጣው ቅድም ወንድሜ እንዳለውም ዲያሎግ ይኖራል። ከዛ ኮንሰንሰስ ዲያሎጉ ምንድን ነው? የአንተን ተስፋ እረዳለሁ፣ የአንተን ስጋት እረዳለሁ፣ የኔን ተስፋ ተረዳ፣ የአንተንም ተስፋ እረዳለሁ ብሎ አንድ ሀገር ውስጥ አንድ ህዝብ የጋራ ተስፋ የጋራ ስጋት ሲጋራ አንድ ደስቲኒ ይኖረዋል። ይህን ነው የሚያመጣው። ያ ደግሞ ኮንሰንሰስ ተፈጠረ፣ ቢያንስ ይህ ሀገር ወዴት እየሄደ እንዳለ የጋራ መግባባት ተፈጥሯል ወደሚለው ያስኬደናል። ስለዚህ አሁን መጨረሻ ላይ ሲፈጸም አንዳንዶቹ ቅድም እንዳልነው ህግ ይውጣላቸው፣ አንዳንዶቹን ለመፈጸም መንግስት ቁርጠኛ ይሁን። አንዳንዶቹ በነገራችን ላይ ስለ ሀገራችን ያለን መረዳት ራሱ መስተካከል ነው። ስለ ህዝቦች በየክልሉ ያሉ ብሔር ብሔረሰቦች ስለነሱ ያለን መረዳት ራሱ መስተካከል ሊኖርበት ይችላል። ከዚህ ውይይት ተነስቶ ሰው ሲደማመጥ የአንዱን ነገር ሌላው ሲሰማ በዚህ ሂደት ምን ይመጣል? ዘፈኖች ይመጣሉ፣ ጥናቶች ይመጣሉ፣ ከዚህ ከተጨምቆ ከወጣው ነገር ላይ ድርሰቶች ይመጣሉ፣ ድራማዎች ይመጣሉ፣ አነጋገሮች ይመጣሉ። ይሄ አገር የተገነባው ይሄ ድሮ ታይታይና ላይላይ መዋቅር ላሉ ደርግ ጊዜ አሁን የሱፐር ስትራክቸር እና ኢንፍራስትራክቸር የሚሉት ይሄ በአባባሎች በአነጋገሮች እነዚህ በሙሉ ይቃኛሉ፣ ይተካከላሉ። ከዚህ ጥናት ተነስቶ የጋራ ችግራችን ይሄ ነው ተብሎ ከተለየ ህዝብም ጋር ድርሻ አለ ለማለት ፈልጌ ነው። መንግስት ጋ ብቻ አይደለም። እያንዳንዱ ስለ ሀገሩ ያለው መረዳት እየተስተካከለ ከሄደ ምናልባትም በየሰፈሩ በጦርነት ነው በግጭት ነው የሚንፈታው ባለው ማስተሳሰብ ምናልባት እየተስተካከለ ሊሄድ የሚችልበት እድል ይኖረዋል። ለማንኛውም አንድ ነጥብ ላንስ። መጀመሪያ ችግራችን ላይ ያለመስማማት ችግር ኢትዮጵያ ውስጥ ስላለ ችግሩ ላይ እንኳ ከተስማማን መፍትሄውን በየደረጃው እያገኘንለት እንሄዳለን። ቅድም እንዳልነው አንዳንዶቹ ህገ መንግስት ማሻሻል ነው፣ አንዳንዶቹ ደግሞ አዋጅ ማውጣት ነው፣ አንዳንዶቹ መመሪያ ማውጣት ይችላል፣ አንዳንዶቹ ሲምፕሊ ለዚህ ሀገር በቅንነት ህጎችን መፈጸም፣ የህግ በላይነት ላይ ማመን፣ ይህን ተቋም ግንባታ ላይ አብሮ መስራት ነው አንዳንዶቹ ነገሮች። ስለዚህ እኔ ምናልባት ከተቃዋሚዎች ጋር ተያይዞ የተነሳ ነገር አለ። እኔ ወንድሜ እንዳሉትም ብዙ አልሰጋም። ምንም ቢባል የሚቃወም ይኖራል ኢትዮጵያ ውስጥ የሚደግፍ ይኖራል። አሁን እያደረግን ያለ ነው መወያየት ነው አይደለም? ይህንኑ ነው ኢትዮጵያ ህዝብ እያደረገ ያለው። አራታችን አምስታችን ስንወያይ ጥሩ የሆነ ነገር ኢትዮጵያ ህዝብ ሲወያይ መጥፎ የሚልበት ምክንያት የለም። ጥሩ ስለሆነ ነው እኛም እየተወያየን ያለ ነው። ስለዚህ ተቃዋሚዎች ይህን ውይይት መቃወም ሳይሆን ጉለቶቹን እየሞሉ መሄዱ ነው የሚጠቅማቸው የሚመስለኝ። በአጠቃላይ እንደው ሰብሰብ ለማድረግ ይህ ነገር በየደረጃው ህዝቡም ድርሻ አለው፣ ደራሲያን ድርሻ አላቸው፣ አጥኚዎች ድርሻ አላቸው፣ መንግስት ድርሻ አለው፣ እኔ የኢትዮጵያ ህዝብ በሙሉ ድርሻ አለው። ካልሆነ ከሰማይ በታች ያለውን ችግር ሁሉ ሰብስበን መንግስት ማግኘት ከሚችለው በላይ አጉርሰን ወደ የቤታችን ከገባን ይህ ችግር የሚፈታ አይመስለኝም። የየራሳችን ሁላችንም ድርሻችንን መወጣት አለብን። ችግሩን ካወቅን በኋላ በችግሩ ዙሪያ ላይ ለመፍታት መሄድ አለብን። ችግር ነው ተብሎ ተለይቶ የመጡ ነገሮችን በደንብ መነጋገር አለብን። በዚሁ ልጨርስና ለምሳሌ አሁን የሰላም ግንባታ ላይ ራሱ ወደ 17 ንዑሳን አንቀጾች ናቸው ተነስተው የተነጋገሩት። የራሳቸውን ጽሁፍ ነው እያየው እያወራ ያለው። አሁን የተሰበሰቡ 4000 ሰዎች የሰላም አጀንዳ ላይ ሲነጋገሩ አጀንዳው ሰላም ይላል እንጂ 17 ነጥቦች ተነስተው ተነጋግረዋል። ከዚህ መሀል የሚወጣ ነገር ይኖረዋል የሚል እኔ በጎ እምነት ነው ያለ ግምት ነው ያለኝ። ስለተሰጠኝ እድል አመሰግናለሁ።
1: አመሰግናለሁ። አቶ አንዷለም አቶ አንዷለም የሉም መስመር ላይ? እሺ ገበያ ወመቋጫው ነው ዳንተ ይጀልምጣ ምክረ ሐሳቡ ከቀረበ በኋላ ምን ይደረግ ተፈጻሚ እንዲሆን?
0: አካታችነት በሚመለከት እንደተገለጸው አሁን ከትግራይና ከአማራ እናልባትም ከኦሮሞ አንዳንድ ክፍል አልተሳተፉም። ፖለቲካ ፓርቲዎችም በትክክል አልተሳተፉ አሉ። ቢሳተፉ ጥሩ ነበር። እኔ በዚህ በምክክር ጉዳይ ላይ በተለይ አገር ቤት ሆነው አንሳተፉም የሚሉ ሰዎች እንደውም በጣም እንትን ነው ያለኝ። ምክንያቱም ምክክር ነው። በዚህ ጉዳይ ላይ ተገንቶ ምንም ኪሳራ የለውም። ሀሳብን ሽጦ መምጣት ይቻላል። ስለዚህ በዛ መልኩ ያልተሳተፉ አሉ። የሆነ ሆኖ ግን እንደተባለውም ደግሞ አይደለም። ትግራይ ውስጥ አሁን ከህዋት በስተቀር ከትግራይ በርካታ ተሳታፊዎች ላይ የወጡ በርካታ ከሁሉም የፖለቲካ ፓርቲዎች እና ሌሎች የተለያዩ አደረጃጀቶች የትግራይ በብዛት እንዳሉ አውቃለሁ፣ አይቻለሁ። እንደውም ስትሮንግ የሆነ አቋም ነው የነበራቸው። ከአማራ ክልልም ከየወረዳው አሉ። ስለዚህ ሙሉ በሙሉ አካታች አይደለም ማለት አይቻልም። በዛ ላይ ደግሞ አካታችነት ሙሉ መሆን አይቻልም። ምንጊዜም ቢሆን የማይካተት ይኖራል። ያም ሆኖ ግን ያልተካተቱት ደግሞ አሁንም በተለይ ትጥቅ ያነሱት ኃይሎች ሊካተቱ የሚችሉበት ሁኔታ መፈጠር አለበት። በውይይቱም በሰፊው ተገልጿል። አሁን ወንድሜ እንዳለው በሰላም አጀንዳ ውስጥ አንዱ ትልቁ ነገር ይሄ ነው። መንግስት ከሚገባው በላይ ሂዶ እነዚህም ትጥቅ ያነሱትን ኃይሎች ወደ ሰላም ማምጣት አለበት የሚል ከፍተኛ ግፊት ነው የነበረው እና ይሄ ትልቁ አጀንዳ ነው የነበረው። ስለዚህ አሁንም እነዚህ ኃይሎች በቀጣይ በሚኖረው መድረክ መገኘት ይኖርባቸዋል። ጥያቄያቸው ግን ተነስቷል። እነሱ ያነሷቸው ጥያቄዎች እነዚህ የአማራው ህዝብ መፈናቀልም ሆነ በትግራይ ህዝብ ያለው በየደረጃው ባሉት ተነስተዋል። ያም ሆኖ ግን መሳተፍ አለባቸው የሚለውን እኔ ማምናለሁ። ከዛ ውጭ ግን በአጠቃላይ እንዴት ነው ተግባራዊ ሊሆን የሚችለው የሚለው በተገለጸው ይሄ ከሁሉም በላይ ኮሚሽኑ የአጠቃሎ የዚህን የህዝብን ስሜትና የህዝብን ጥያቄ የማቅረብ ነው ሚሽኑ። ምናልባት ከዚህ የበለጠ ደግሞ ለመንግስት ካቀረበው በኋላ የመከታተል ስልጣን ቢኖረው የሚል ሁሉ ሀሳብ ነበር። ምንድን ነው ከዚህ በኋላ ትታችሁት ልትበተኑ ነው ወይንስ መንግስት ለመፈጸሙ ልትከታተሉ የምትችሉበት የህግ ሰብዕና አላቸው የሚል ጥያቄ ሁሉ ነበር እና እነሱም ይሄ ጉዳይ እንደሚያሳስባቸው ነው የተረዳሁት። የሆነ ሆኖ ግን መንግስት እንዳልኩት እነዚህን ጥያቄዎች ይህን ያህል የተደከመበትን በተወሰነ ደረጃ ማድረግ የሚችለውን ማድረግ የሚችል ይመስለኛል። ለመንግስትም ሲል ቅቡልነቱን በእውነት ይህንን ሁሉ አድርጎ ሁሉንም የሚጥል ቢሆን ለራሱ ነው ጉዳቱ። ስለዚህ መንግስት የሚችለውን የሚያደርግ ይመስለኛል። ከዚያ ውጪ የህገ መንግስት መቀየር፣ የህዝብ ሪፈረንደም የሚያስፈልጋቸው ደግሞ በአግባቡ በጊዜው ሊፈጸሙ ይችላሉ። ከዚያ በመለስ ቅድም አቶ ባይሳ ያነሳው እኔ አዲስ አበባ ጉዳይ ቮካል ሆኖ ነው እንጂ ያን ያህል ውይይቱን እንትን ብቻውን አልተቆጣጠረውም። በነገራችን ላይ ግን እኔ እንደዚህ አይነት አጀንዳ ላይ አለመግባባት መፈጠሩ ስብሰባ ረግጦ መውጣቱ እኔ ይሄ የሂደቱ ዴሞክራሲያዊነት አካል አድርጌ ነው የወሰድኩት። አሁን በእኔ ግሩፕ ድምፅ አንሰጥም አንፈርምም ብለው ይወጣሉ። ከዚያ በኋላ ተሸምግሎ ይመጣሉ። ማሻሻያ ተደርጎ ደግሞ ድምፅ እንዲሰጡ ይደረጋል እና ይሄንን ሂደት ራሱ በውስጡ የነበረውን የአሰራር ሂደት ነው ያየሁት እና በአዲስ አበባም ጉዳይ ላይ እንደዚሁ ተቃውሞ ማንሳታቸው የኦሮሚያ ጥያቄ ከዚህ ቀደም የነበረውን ጎልቶ መውጣቱና ሀሳብን ማለቱ ትልቅ ነገር ነው። እንደውም የኦሮሞ ብሔረተኞች ምናልባት ይሄ ጥያቄ ሌላውን ማህበረሰብ እንዴት እንደሚያየው ምክንያቱም ኮንሰንሰስ ነው የነበረው በአብዛኛው ጥያቄ አዲስ አበባ በፌዴራል ስር ትሁን በሚለው። ስለዚህ ምን እያልኩ ነው የተነሱት ጥያቄዎች እና የነበሩት አለመግባባቶች ኮሚሽኑ ስኬት አለመሳካት አይደለም። እኔ እንደውም ይሄ የሀሳብ ልዩነት መውጣቱ ውይይት መኖሩ እና ክርክር መነሳቱ የሂደቱ አንድ አካል ነው። የሆነ ሆኖ ግን በአጠቃላይ ለማለት የምፈልገው ለመጀመሪያ ጊዜ ህዝቦች ተገናኝተው የጋራ ህመም ያላቸው መሆኑን ሀሳብ ተለዋውጠዋል። ያሉት ችግሮች የጋራ ችግሮች መሆናቸውን ተረድተዋል። መግባባት ተፈጥሯል። ጥያቄያቸውን ደግሞ ኮንሶሊዴት አድርገው አንድ ላይ አድርገው ለመንግስት አቅርበዋል፣ ለፖለቲከኞች አቅርበዋል፣ ለሁሉ። ስለዚህ ኢናፍ ኢዝ ኢናፍ አይነት ነው። ይሄ በራሱ አንድ ትልቅ ግብ ነው። ኮሚሽኑም እንዲህ ማድረግ መሰለኝ ዋና አላማው። ከዚህ በኋላ ግን መፈጸም ያለ መፈጸሙ ጉዳይ የመንግስት አካል ነው። ኮሚሽኑ ደግሞ ሀደር አለበት ይህንን ጉዳይ ተከታትሎ ፍጻሜው እስከምን ደረጃ ድረስ የመድረሱን ጉዳይ የመከታተል የአገጋዊ ሁኔታ አለው። ይቀጥላል አይቀጥልም አይታወቅም። በዚሁ ልቋጭ ፀሐይ።
1: አመሰግናለሁ ገበያው። ተወያዮቼ አቶ ባይሳ ዋቆያ ዲፕሎማትና ዓለም አቀፍ የህግ ባለሙያ፣ ዳኛ ፍሬ ህይወት ሳሙኤል የህግ ባለሙያና የህገ መንግስታዊ ተቃርኖች በሚል በኢትዮጵያ ህገ መንግስት ላይ መጽሐፍ የጻፉ ባለሙያ ናቸው። አቶ አንዷለም በእውቀቱ የህግ ባለሙያና ኢትዮጵያ ፖለቲካን በቅርብ የሚከታተሉ ናቸው። ጋዜጠኛ ገበያው ንጉሴ አንጋፋ ዶይቼ ቬለ ጋዜጠኛ ነው። በሰሞኑ ሀገራዊ ምክክር ላይም ተጋብዞ ተሳትፏል። እንግዶች በውይይቱ ለሰጣችሁኝ ሰፋ ያለ ሀሳብና አስተያየት ከልብ አመሰግናለሁ።
0: እኛም እናመሰግናለን። ሰላም ለሁሉም።
8: ይህ ዶይቼ ቬለ ዲደብሊው ነው። አሁን ከምሽቱ 1 ሰዓት ከ58 ደቂቃ ሆኗል። ኢትዮጵያ ላይ አርዕስተ ዜናው ባጭሩ እንሆ። በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አሳፍሮ ሲጓዝ የነበረ ጀልባ ሰምጦ የስምንት ሰዎች ሕይወት አለፈ። በናይጄሪያ ኒጀር ግዛት ታጣቂ ጂሃዲስቶች ትክክለኛውን የእስልምና አስተምሮ አልተከተሉም ባሏቸው ምዕመናን ላይ በፈጸሙት ጥቃት በርካታ ሰዎች ተገደሉ። ኢትዮጵያዊው አትሌት ዮሚፍ ቀጀልቻ የዓለም የግማሽ ማራቶን ክብረ ወሰን ሰበረ። ዮሚፍ ቀጀልቻ አርጀንቲና ቦነስ አይረስ ውስጥ የተካሄደውን የግማሽ ማራቶን 56 ደቂቃ ከ51 ሰከንድ በሆነ ጊዜ በመግባት አዲስ የዓለም ክብረ ወሰን አስመስግቧል። የዱች ብለ የአንድ ሰዓት ስርጭታችን የስካሁኑ ነበር። እስከ ነገ እያልኩ የምሰናበታችሁ ልደት አበበ ነኝ። ጤና ይስጥልኝ።